ቤተ ክርስቲያንን ዝቐርበሉ እዩ። ነዛ ኣነባብራዚ ብምቕባል እተወፈዩ ሰባት ነቲ ኣብ መላእ ቤተ ክርስቲያን ዘሎ ኣድማሳዊ ጽውዓ ቅድስና ብመልክዕ ሓደ ሱር ዝሰደደ ወደ መዝሙር መጠን ክምስክሩ እዮም። ወንጌላውያን ምኽርታት ኣብ ህይወት ክርስቶስ ምሉእ ተሳትፎ ብምግባር ኣብ መስቀል ይግለጹ። ብልክዕ ድማ ብመስዋዕትቲ ዝተሰቕለ ክርስቶስ ኢና እተበጆናን እንቕደስ ዘሎናን። ነዚ ፍጻመ እዚ ብምስትንታን ኣምላኽ ዘይብጀቦ ሰብኣዊ ተመክሮ ከምዘየለ ንፈልጥ ኢና። ስቓይ እውን እንተኾነ ምስ ሕማማት ጐይታ ብሓድነት ብምንባር መንገዲ ቅድስና ይኸውን እዩ። ስለዚ እቲ ንህይወት ዝቕይርን ዝቐርጽን ጸጋ ኣብ ኵሉ ፈተናታት የበርታዓና። ናብቲ ርሑቕ ዘሎ ዘይኮነስ ናብቲ ብፍቕሪ ሰብ ዝኾነ ኣምላኽ እንራኸበሉ መንገዲ እዩ ዘመልክተልና። ቅድስተ ቅዱሳን ዝኾነት እኖቲ ስጋ ዝለበሰ ቃል ድንግል ማርያም ወትሩ ኣብ ጉዕዞና ትደግፈናን ተዕቁበናን። ክቡራትን ክቡራንን ሰማዕትና፣ እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ብርሃን ኣሕዛብ ተገሊጹ ዘሎ ስነ መለኮታዊ ስፍሓት ቤተ ክርስቲያን ኣስተንተኑ። ኣብዚ መዳይ እዚ ድማ ጐይታናን መድሓኒናን ኢየሱስ ክርስቶስ ቤተ ክርስቲያን ንምእመናን ናብቲ ናብ ድሕነት ዘብጽሕ ጐደና ናይ ምምራሕ ተልእኾ ኸም ዝሃባን፣ በዚ ምኽንያት እዚ ድማ ቤተ ክርስቲያን ንዅሉቲ ንህይወት ዘጥፍእን ንምዕባሊኡ ዘተዓናቕፍን ንምንጻግ ብግልጺ ናይ ምቋም ተልእኾ ከም ዘወፈየላ ደጊሞም ኣረጋገጹ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ሃገረ ቫቲካን ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ነቲ ኣቐዲሞም ዝጀመርዎ ክፍሊ ብርሃን ኣሕዛብ ብዛዕባ ቤተ ክርስቲያን ዝወፀ ጉባኤያዊ ቅዋም ኣብ ዘካየድዎ ኣስተንትኖ ቤተ ክርስቲያን ኣብቲ ናይ መወዳእታ ተስፋ ብምምርኳስ ነቲ ተለዋዋጢ ዝኾነ ታሪኽ ብወንጌል ዘንብብን ዝትርጉምን ንእካይ ብዅሉ መልክዑ ዝኹንን ከምኡውን ክርስቶስ ንዅሎም ደቂ ሰባት መንግስቱ ከወፍ ክመጽእ ከም ዝደልን ድሕነት ከም ዝህብን ብቓልን ብግብርን ዝእውጅ ኣብ ንግደት ዘሎ ህዝቢ ኣምላኽ እያ ክብሉ ኣጉሊሖም። በዚ ኸምዚ ድማ ኣብ ሻብዓይ ምዕራፍ ናይ ዝሰነድ ዝተገሊጹ ኸም ዘሎ ብዛዕባ እቲ ናይ መወዳእታ ዓለም ፍጻሜታት ዝገልጽ ስፍሓቱ ብምስትንታን ኣስተምሂሮም። ቅዱስ ኣቦና ኣብ ኣስተምህሮኦም ነቶም ኣባኡ ተረኽቡ ምእመናን ቤተ ክርስቲያን ወትሩ ናብቲ ናይ መወዳእታ ዕላማ ማለት ናብ ሰማያዊ ዝኾነ ሃገራት ጥምት ከም ዘላ ኣዘኻኽርዎም። ነዛ ኣገዳሲ ስፍሓት እዚ ድማ ብዙሕ ግዜ ዕሽሽ ክንብሎ ወይ ኣትሒትና ክንርእዮ ከም እንርከብ ብምጥቃስ ዝተሰምዖም ጓሂ ገሊጾም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብሩኽ መዓልቲ። ሎሚ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉባኤያዊ ቅዋም ብዛዕባ ቤተ ክርስቲያን ከነተኩር ከለና ብዛዕባ ሓደ ካብቲ መለለዪ ባህርያት ቤተ ክርስቲያን ዝኾነ ሓቂ እስከ ነስተንትን። እዚ ድማ እቲ ብዛዕባ ናይ መወዳእታ ዓለም ዝገልጽ ስፍሓታ እዩ። ቤተ ክርስቲያን ኣብዚ ምድራዊ ታሪኽ እዚ ወትሩ ናብቲ ናይ መወዳእታ ዕላማኣ ማለት ናብ ሰማያዊ ዝኾነ ሃገራ እያ እትጥምት ዘላ። እዚ ግን መብዛሕትኡ ግዜ ዕሽሽ ንብሎ ወይ ኣትሒትና ንርእዮ ኣገዳሲ መዳይ እዩ። ከመይሲ ኣብቲ ብኣኡ ኣቢሉ እተገልጸ ሓቂ ኣብቲ ዝያዳ ጭቡጥን ቀላስን ዝኾነ ህይወት ማሕበረሰብ ክርስትና ስለ ዝምርኮስ እዩ። ቤተ ክርስቲያን ኣብ ታሪኽ ዝጓዓዝ ዘሎ ህዝቢ ኣምላኽ እያ። ዕላማ ኩሉ ተግባራታ ድማ መንግስቲ ኣምላኽ ንምብሳር እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ነዛ ናይ ፍቕርን ፍትሕን ሰላምን መንግስቲ እዚኣ ብምእዋጅ ንቤተ ክርስቲያን በዚ መልክዕ እዚ መስረታ። ስለዚ ነቲ ኣብ ክርስቶስ ዘሎ ማሕበረሰብን ነቲ ሰማያዊ ዝኾነ ስፍሓቱን ድሕነትን ክንምርምር ኣዒንትና ናብዚ ናይ መወዳእታ ዝኾነ ኣድማስ ክንጥምትን ንዅሉ ነገር በዚ ኣረኣያ እዚ ክንምርምሮን ክንልክዖን ተጸዊዕና ኢና። ቤተ ክርስቲያን ኣብ ታሪኽ ደቂ ሰባት ንምጽኣት መንግስቲ ኣምላኽ ኣብ ዓለም እትነብር ዘላ እያ። ቃላት እዚ ተስፋ እዚ ድማ ንዅሉን ኣብ ኩሉ ዘመናት እትእውጅ ኣብ ስርዓተ ሊጡርግያ ብፍላይ ከዓ ብቅዱስ ቁርባን ሓደ ቃል ኪዳን ትቕበል፣ ነቲ ርትዓዊ ዝኾነ ኣመኽንዮኣ ኣብ ግብሪ ተውዕሎ፣ ኣብ ፍቕርን ኣገልግሎትን ድማ ተመኩራቶ እያ። ብተወሳኺ ድማ ንሳ ምስ ክርስቶስ ሓድነት ኣብ መምስራት ብዝያዳ እቲ ዝቐረበ ቦታ ምዃና ትፈልጥ እያ። ኣብ ርእሲ እዚ ድማ ድሕነት ኣምላኽ ብመንፈስ ቅዱስ ካብ ዝረአ ዶባት ወጻኢ እውን ከይተረፈ ክዓይ ከም ዝኽእል ኣፍልጦ ትህብ።

ዝመዳይ እዚ እዚ ዶግማዊ ቅዋም ዝኾነ ሰነድ ብርሃን ኣሕዛብ ሓደ ኣገዳሲ መግለጺ ይህብ። ቤተ ክርስቲያን ኣድማሳዊት ምስጢር ድሕነት እያ ማለት ምልክትን መሳርሒትን ናይቲ ኣምላኽ ዝሓለዮ ምልኣተ ህይወትን ሰላምን እያ። እዚ ማለት ድማ ምሉእ ብምሉእ ምስ መንግስቲ ኣምላኽ እትነጻጸር እያ ማለት ግን ኣይኮነን። ይኹን እምበር ዘርኡን ጅማሪኡን እያ። ከመይሲ እቲ ፍጻሜኣ ንደቂ ሰብን ንቆዝሞስን ኣብ መወዳእታ ጥራዩ ዝግለጽ። ስለዚ እቶም ብክርስቶስ ዝኣመኑ ደቂ ሰባት በዚ ምድራዊ ታሪክ እዚ ብዘይምትላልን ተስፋ ምቑራጽን ብሰናይ ብስለት ዝፍለጥ ብዘይፍትሓዊ ተግባራትን ብጎደና ስቓይን እዮም ዝጓዓዙ ዘለዉ። በቲ ንዅሉ ዘሐድስ እተቐበልዎ ተስፋ ተመሪሖም ድማ እዮም ዝነብሩ። ስለዚ ቤተ ክርስቲያን ተልእኾኣ ኣብ መንጎቲ ድሮ ጅማሬ መንግስቲ ኣምላኽ ኣብ ኢየሱስ ክርስቶስ ዝኾነ ከምኡውን እቲ ተስፋ እተገብረሉን ትጽቢት ዝግበረሉን ፍጻሜ ገና ዘይተፈጸመ እያ እትርከብ ዘላ። ከም ተጣባቒት እዚ ተስፋ ዝመጠን ድማ ንዅሉ እቲ ንህይወት ዘጥፍእን ንምዕባሌኡ ዝዓግትን ብንጹር ናይ ምቅዋም ተልእኾ ኣለዋ። ንድኻታት ምምዝማዝ፣ ንግዳያት ዓመፅን ውግእን ከምኡውን ንዅሎም እቶም ብስጋን ብመንፈስን ዝሳቐዩ ሰባት ኣቕዋም ናይ ምሓዝ ተልእኾ ድማ ኣለዋ። ቤተ ክርስቲያን ከም ምልክትን ምስጢርን መንግስቲ ኣምላኽ መጠን ኣብ ምድሪ ዘለዉ ነጋድያን ዝኾኑ ህዝቢ ኣምላኽ እያ። ኣብቲ ናይ መወዳእታ ተስፋ ብልክዕ ተመርኩሳ ነቲ ቐላሲ ዝኾነ ታሪኽ ብወንጌል ተንብብን ትትርጉምን ንእካይ ብዅሉ መልክዑ ብምዅናን ድማ ብቓልን ብግብርን ክርስቶስ ንዅሎም ደቂ ሰባትን መንግስቱን ፍትሒ ከነግስ ከም ዝደሊ ድሕነትን ፍቕርን ሰላምን እትሰብኽ እያ። ስለዚ ቤተ ክርስቲያን ንገዛ ርእሳ ኣይኮነትን እትሰብኽ፣ ብኣንጻሩ እኳ ደኣስ ኣብ ውሽጣ ዘሎ ንዅሉ ናብ ድሕነት ክርስቶስ ዘመልክት ክኸውን ኣለዎ። ካብዛ ኣረኣያ ዝተበጊሳ ቤተ ክርስቲያን ንሰብኣዊ ተኣፋፍነትን ሓላፍነትን ናይቶም ንመንግስቲ ኣምላኽ ኣብ ምግልጋል ዘሎና እኳ እንተኾንና ሓላፊ ምስሊ እዛ ዓለም እዚኣ እትጸውር ብምዃና ንናይ ገዛ ርእሳ ተቋማት ብትሕትና ኣፍልጦ ክትህበሉ ተጸዊዓ እያ። ዝኾነ ይኹን ናይ ቤተ ክርስቲያን ተቋም ከም ሓደ ፍጹም ተቋም ክቝጸር ኣይክእልን እዩ። እወ ኣብ ታሪኽን ግዜን ስለ ዘለዉ ተልኽኦም ብሓቂ ምእንቲ ክፍጽሙ ብቐጻሊ ቅርጾም ምቕያርን ናብ ምሕዳስን ተሓድሶ መዋቕርን ናብ ቀጻሊ ምሕዳስ ርክባትን ተጸዊዖም እዮም። ኣብ መንጎቶም ሎሚ ተልኽኦም ዝፍጽሙ ዘለዉ ክርስቲያን ምእመናንን ኣብ መንጎቶም ድሮ ምድራዊ ህላዊኦም ዝወድኡን ኣብ ቅድስና ወይ ብጽና ዘለዉ ክርስቲያን ዘሎ ርክብ ክርዳእ ኣሎና። ብርሃን ኣሕዛብ ከም ዝገለጾ ከም ሓቁ እኳ ደኣስ ኵሎም ክርስቲያን ምእመናን ሓንቲ ቤተ ክርስቲያን ከም ዘቕሙን ምስ ክርስቶስ ኣብ ሓድነት ኵሎም ኣመንቲ ተመስረተ መንፈሳዊ ጥሪት ከም ዝካፈሉን የረጋግጽ። ኣብ መንጎ ምድራዊት ቤተ ክርስቲያንን ሰማያዊት ቤተ ክርስቲያንን ዘሎ ሕውነትን ዝምድናን ብፍላይ ኣብ መስዋዕተ ቅዳሴ ዝረአ ኅብረት ቅዱሳን ይኸውን። ንሕና እውን ምእንትቶም ዝሞቱ ብምጽላይን ዓሰር ዓሰርቶም ድሮ ደቀ መዛሙርቲ ኢየሱስ ኮይኖም ዝሓለፉ ብምስዓብን ኣብ ጉዕዞና ጸኒዕና ንኣምልኾ ኣምላኽ ከነደልድሎን ንኽእል ኢና። ብሓደ መንፈስ ምልክት ብምግባር ሓደ ምስጢር ሓድነት ብምሓዝ ምስቶም ብእምነት ቅድሜና ዝሓለፉ ሓቢርና ንቕድስቲ ስላሴ ነመስግንን ክብሪ ንህብን ኣሎና። ነዚ ኣገዳስን ሰናይን ዝኾነ መዳይ ክርስቲያናዊ ሕይወት ምልባስ ስለ ዘዘኻኽሩና ድማ ንኣበውዚ ጉባኤ እዚ ነመስግኖም። ነዚ ድማ ኣብ ሕይወትና ከነማዕብሎ ንጽዓር። ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልጽቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ። ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ። ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም።
አብ ቅርዓት ቅዱስ ጴጥሮስ አብ ዝገበርዎ ዑደት አብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ብጥይት ተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ኣዕረጉ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ግዳይ ፈተነ ቕትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ። ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፊ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከዓ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ስጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም ከመይ ጌርና ነቲ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማኅበረ ሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉጽ ዝኾነ ኣገላልጻ እዚ ባሕርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጕልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እትሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡ ውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለዓለማዊ ኣዋጅ መለኮታዊ ፍቓድ
بزفلوي منغدي بتعزاز النتن امنتن تسفان كمون باتي نداد زخونة فقري عبعيو مدحان نفسات ملل تبهرياو زخونة هيوات نمركاب تحبابرت سلازن السا بسرعات تسقا الدين ايا مستيرا بيتا خريستيان عبدنجل ماريام وون تنصباري قلو هزب املاخ ابعا مسالي مبقولو من ار ايو من هاگرو من يرخبو ابعا دقويتا بيتا خريستيان نايقزار اسا مستيريا الترئي እዚህ ደማ አባ አርአያ ናይ ድንግል እምነትን ናይ አደነት ፍቅርን ናይ መጻምድ ትክሂዳንን ስለዝረከበ ጥራይ ዘይኮነስ ልዕሉ ሁሉ ደማ አብትንሳ ናይ ገዛ ርሳ ብሉጽ ምስሊ ማለት ነት ክትኮኖ ተጸዋዓት ልጽዋዓ ፍጹም ቅርጺ ስለተርኢ እዩ ከምንዕዘቦ ዘለና እቲ ብዛዕባ ድንግልን አደን አብርሃና ሐዛብ ተገልጸ ሐሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ ትመጽ ምሉእ ብምሉእ ብኽብሪ እትፍጻመን መንግሥተ አምላኽ አውሽጣ ከነገልግልን ይምህረና እምበአርከስ በቲ ማርያም ድንግልን አደን ዝሃበትና ብሉጽ አርአያ ንገዛ ርእስና ክንምርምር ንፍቀደሉሞ በአማላድነታ አቢልና በቲ ኻባና እንሕተቶ መልስን ምሃብ ክትሕግዘና ንለምና አብ ቤተ ክርስቲያን ዘሎና ተሳትፎ በትሕትናን ብንጡፍ እምነትን ዲየ ዝነብር ዘለኹ ነቲ አምላኽ በትደረት ዘይብሉ ፍቅሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ እቶም ብኣምላኽ እተዋህቡኒ ካህናት ከእዘዞም ድየ ህያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይረ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ ዝኸበርኩም ኣሕዋትን ሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ ነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና ፍቕሪ ቅድስተ ኣደ ኣብ ኩላትና ምእንቲ ኸዓቢ ድማ እዩ ከምኡ ድማ ይኹነልና ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ሊቱርግያ ንቤተ ክርስቲያን የንብራን ንእምነታ ይገልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊጡርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊጡርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ከዓ ሓቀይና ግልፀት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም ኣብ ስርዓተ ሊጡርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኰረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና እዚ ድማ ብዛዕባ እቲ ኣብ ስርዓተ ሊጡርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ካውንችልዩም ክኸውን እዩ ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር ማለት ንምስጢረ ክርስቶስ ንምስትንታንን ንምዕማቕን ክመርሕዋ እውን ፅዒሮም እዮም ብርግጽ ስርዓተ ሊጡርግያ ንልቢ እዚ ምስጢር እዚ ዝትንክፍ እዩ ከምኡ እውን ብልክዕ ቤተ ክርስቲያን ንህይወታ ካብ ክርስቶስ እትቕበለሉ ሓድሽ ስፍራን ግዜን ከምኡ እውን ሃዋህው እዩ ምኽንያቱ ኣብ ሊጡርግያ ግብሪ ድሕነትና እዩ ዝፍጸም እዚ ድማ ሕሩይ ወለዶን ናይ ንጉሥ ካህናትን ቅዱስ ህዝቢ ኣምላኽ እቲ ኣምላኽ ንገዛ ርእሱ ዘጥረየና ህዝቢ ይገብረና
كمتي بيت هرستيان أما بل إسرا خفل زمن زحلفتو سلست عينتا تحدسو مالت كدوس مصحفاوي أب تمهرت أبو بيت هرستيان كمون أب سرعة لترقيا تغالي صلو إزي كن مرمرو زلو نامستير حدا زين تصور كون النت زي كونس نتي كابزل عالم تسوي روزنا بره أب كريستوس التغالي مدب دحنات عملاخيو زملكت انبار اتكريستياناو مستير انهو كريستياناو مستير مالت حماماتن موتن تنساين ارغتن كريستوس بلك عبلي ترقيا بمستيراو هلاوي زغربلنا حاكيو سلازي ابتبسمو تقابئنا ابن ركبلو نفس وكف قبائي ابز مستير الزي نتحل كريستوس باعلو وساطاو منجي ناي مستير بيتا كريستيانن ناي توم ام مسكال مستوغ ازو تولدو كدوس هزب عملاخن ايا عب كدوس لي ترقيا بحايل منفسو قناي عايلو نسون بيت خرستيان نتامر عاتو يقدسان مستين عبا بقو زقربو مسواعتي يحبران نتي بملقات فلوي زخونا كهناتو دما عب قبريو علو عب تيز سبخ قالن عب مستيراتن عب توم نتي سرعات لي ترقيا زفت سموها قلقلتن عب تتقابي يوزلو محبرن كموون بزل على درجة دما عب مستيرا كدوس قربان هياوي خوون سلازي كم تقدس أغسطينوس زغلصو بيتا خريستيان مسوات قداسي كتعرغن كلا نسغا غويتا تقبل نتيز تقبلتو دما تخونو بزخم زدما نساون سغا خريستوس كوينا محضر منفساو هلاوي املاخ تخون از دمايو اتي مس كريستوس زوها هدنا اب حدنت زهانصنا غبر دحناتيو اب قدوس ليتورجيا از حدنت زي بسرعاتن بصلوتاتن يوزفصم እዚ ስርዓታት ቤተ ክርስቲያን ንእምነታ እዩ ዝገልጽ ብመሰረት እቲ ጥንታዊ ዝኾነ ብሂል ሌክስ ኦራንዲ ሌክስ ክረደንዲ ሕጊ ጸሎት ሕጊ እምነት እዩ ዝብል ብተመሳሳሊ ድማ ነቲ ናይ ቤተ ክርስቲያን መንነት ይቐርጽ እቲ ዝስበኽ ቃልን ስርዓተ ምስጢራትን እቶም ኣብ ስርዓተ ኣምልኾ ዝፍጸሙ ተግባራትን ስቕታን እቲ ዝፍጸመሉ ስፍራን ኮታስ እዚ ዅሉ ነቶም ብእግዚኣብሔር ኣቦ ከም ኣካል ክርስቶስን ቤተ መቕደስ መንፈስ ቅዱስን መጠን እተኣከቡ ምእመናን የመልክትን ቅርጺ ይህቦምን ስለዚ ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ነፍሲ ወከፍ ስርዓተ ኣምልኾ ናይ ቤተ ክርስቲያን እቲ ሓቀይና ግልጸታ ኣብ ጸሎት እዩ ዝፍጸም ስርዓተ ሊጡርግያ ኣገልግሎት ምስጢረ ክርስቶስ እንተ ደኣ ኾይኑ ስለምንታይ ደኣ ንጥፈታት ቤተ ክርስቲያን ዘምርሓሉ ጥርዚ ኵሉ ሓይላ ካብኡ ዝውሕዝ ምንጪ ከም ምዃኑ ገይሮም ዝርድእዎ ሓቂዩ ተግባር ቤተ ክርስቲያን ኣብ ስርዓተ ሊጡርግያ ጥራይ ዝተሓፅረ ኣይኮነን ይኹን እምበር ኵሉ ንጥፈታታ ስብከት ንድኻታት እተወፍዮ ኣገልግሎት ንሰብኣዊ ክውንነት ኣብ እትገብሮ ምስናይ ናብዚ ጥርዚ እዝዩ ዝበጽሕ በአንጻሩ ግን ሊጡርግያ ንምእመናን ኣብ ፋሲካዊ ምስጢር ጐይታ ንሓዋሩን ከም ሓድሽን ብምጥሓል ይድግፎምን በዚ ኸምዚ ድማ ብስብከት ቃል ኣምላኽን ምስጢራት ብምስራዕን ማሕበራዊ ጸሎት ብምዝውታርን ኣብ እምነትን ተልእኾን ዘለዎም ቁርፂ ፍቓድ ዳግም የበግሱን ይተባብዑን ይሕደሱን ብኻልእ ኣዘራረባ ምእመናን ኣብ ሊጡርግያዊ ተግባር ዘለዎም ተሳትፎ ብተመሳሳሊ መንገዲ ውሳጣውን ከምኡውን ደጋውን ተግባር እዩ እዚ ማለት ድማ ኣብ መዓልታዊ ህይወትና ብስነ ምግባራውን መንፈሳውን ተግባራት ብጭቡጥ መንገዲ ክግለጽ ዝተደልየ እዩ ስለዚ እቲ ዝፍጸም ስርዓተ ኣምልኾ ናብ ህይወት ተተርጊሙ ነቲ ኣብ ሊጡርግያ ዝግለጽ ጭቡጥ ኩነት ክገብሮ ዝኽእል እሙን ህላዌ ዝሓትት ምዃኑ በዚ መንገዲ እዩ እምበኣር ህይወትና ህያው መስዋእትን ቅዱስን ኣብ ኣምላኽ ተቐባልነት ዘለዎም ብምዃን መንፈሳዊ ኣምልኾና ክንፍጽም ንኽእል በዚ ኸምዚ ሊጡርግያ ነቶም ኣባኡ ዝሳተፉ መዓልታዊ ከም ቅዱስ ቤተ መቕደስ ከም ዝህነጹ ዝገብሮም ከምኡውን ሓደ ክፉት ዝኾነ ማሕበር ንዅሉ ሃንጎፋ ኢሉ ዝቕበል ማሕበር ድማ ይሃንጽ ብርግጽ ብመንፈስ ቅዱስ ዝተመልአ እዩ ንሱ ድማ ናብ ህይወት ክርስቶስ የእትወና ብዅሉ ስፍሓቱ ስጋ ክርስቶስ ከም እንኸውን ይገብረና እዚ ድማ ምልክት ድሕነት ናይ መላእ ደቂ ሰብ ኣብ ክርስቶስ ይኸውን ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ ዓለም ገና ኣይፈለጠቶን ዘላ ግና ኸ ኵሉ ሰብ ናብ ድራር መርዓት ትገንሸል ተዓዲሙሎ ፍቁራት የዕሩኽተይ ብውሽጥና በቲ ብስርዓታትን ምልክታትን ተግባራትን ልዕሊ ዅሉ ድማ በቲ ኣብ ዝመጽእ ትምህርተ ክርስቶስ ክንምርምሮ መዲብና ዘሎና ህያው ዝኾነ ህላዌ ክርስቶስ ኣብ ስርዓተ ሊጡርግያ ዝርከብ ክንቅረጽ ንፍቀደሉ
ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ትምህርቲ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ካልኣይ ቫቲካን ብዛዕባ ስርዓተ ኣምልኾ ዝገልጽ ሰነድ ቅዱስ ጉባኤ ዝገብርዎ ዘለዉ ኣስተንትኖ ብምቕጻል ኣገዳስነት ሊጡርግያዊ ተሓድሶን ብዛዕባ እቲ ክዕቅቦ ዘለዎ ትርጉም ዘለዎ ትውፊትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንስርዓተ ሊጡርግያ ምሕዳስ ቀጻሊ ዕቤት ንኽግበር ምፍቃድን ማለት ትውፊትናዓቀበ ክንሱ ቤተ ክርስቲያን ክትዓቢ ሓድነት ክትረክብን ከምኡውን ተልኹኣ ንኽትቅጽልን ዘኽእላ እዩ ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካፍልዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ብዛዕባ ስርዓተ ኣምልኾ ዝገልጽ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንቲኖም። ቅዱስ ጉባኤ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ናይ መጀመርታ ሰነድ እዩ ዝነበረ። ኣብ ስርዓተ ሊጡርግያ ድማ ኣገዳሲ ለውጥታትን ተሓድሶን ዘምጸአ ሰነድ እዩ። ንኣብነት ስርዓተ ኣምልኾ ብዝተፈላለዩ ቋንቋታት ክግበር ዘፍቀደን ምእመናን ብንጥፈት ክሳተፉ ዘተባብዕን ሰነድ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተምህሮ እቲ ኣብ ስርዓተ ኣምልኾ ንዘመናት ንስብከተ ወንጌል ዘንቀሳቕስ ሓይሊ እዩ ብምባል ድማ ኣጉልሑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትናሓትን ብሩኽ መዓልቲ። ኣብታ ማእከላዊ እግዚኣብሔር እተሰሜት ዓዋዲት መልእኽቲ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፒየስ መበል 12 ከም ዝኽብሉ ጸሓፉ። ቤተ ክርስቲያን ብዘይጥርጥር ህያው ዝኾነት ኣካል እያ። ከም ኣካል መጠን ድማ ኣብ ቅዱስ ስርዓተ ኣምልኾ ብዝምልከት እውን ትዓቢ፣ ትበስል፣ ትምዕብል፣ ትስልጥን ከምኡውን ምስቲ ግዜያዊ ድሌታትን ኩነታትን ድማ ትለማመድ። እዚ ዅሉ ግን ምልኣ ተሰረተ እምነታ ምስ እትዕቅብ ጥራይ እያ ይብሉ። ምሉእ ብምሉእ ምስ እዚ መሰረታዊ ስርዓት እዚ ብምስምማዕ ካልኣይ ጉባኤ ቫቲካን ኣብ መእተዊ ጉባኤያዊ ቅዋም ቅዱስ ጉባኤ ብፍላይ ተሓድሶን ዕቤትን ሊጡርግያ ንምክያድ ዘተኣማምን ምኽንያታት ኣፍልጦ ሂብዎ ይርከብ። እቲ ጉባኤ ንክርስትያናዊ ህይወት ምእመናን እናዓበየ ንኽኸይድ ብርታዐ ንምሃብ ምስ ግድነታት ግዜና ብዝሰማማዕ መንገዲ ምትዕርራያት ንምግባር ዘኽእል ተቋማት ኣብ መንጎ ዅሎም እቶም ብክርስቶስ ዝኣምኑ ድሕነት ከተባብዕ ዝኽእል ዝኾነ ይኹን ነገር ንምምዕባል ንመላእ ደቂ ሰብ ናብ ስድራ ቤት ቤተ ክርስቲያን ንምጽዋዕ ዝሕግዝ ዘበለ ንምድልዳል ከም ዝዓለመ እውን ይገልጽ። ኣብቲ እዋንቲ ኣብ ታሪኽ ቤተ ክርስቲያን ንዘመናት ንኣምላኽ ዘኽበረትሉን ንህዝበ ክርስቲያን እትቕድሰሉን ዝነበረት ስርዓታት ምሕዳስ ኣድላይ ምዃኑ ሓያል ስምዒት ነበረ። ሳላ ሊጡርግያዊ ምንቅስቓሳት እቲ ጸኒሑ ብርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እተገልጸ ኣብ መንጎ ተሓድሶ ስርዓተ ሊጡርግያን መላእ ህይወት ቤተ ክርስቲያንን ኣዝዩ ጥቡቕን ህያውን ዝኾነ ምትእስሳር ኣሎ። ቤተ ክርስቲያን ኣብ ስርዓተ ኣምልኾ ተዓይ ጥራይ ዘይኮነትስ ኣብ ስርዓተ ሊጡርግያ ገዛ ርእሳ እያ እትገልጽ። ብሊጡርግያ ትነብር፣ ብሊጡርግያ ድማ ንህይወትን ብርታዕን ትረክብ። ምእመናን ናብቲ ብቅዱስ ሊጡርግያ ኣቢሉ ዝውሃብ ሃብታም ውህበታት ጸጋ ንኽረኽቡ ንምትብባዕ እዚ ጉባኤያዊ ቅዋም ቅዱስ ጉባኤ ብኣዝዩ ውፅኢታዊ ዝኾነ ሓረግ የቕርቦ። እዚ ትርጉም ዘለዎ ትውፊት ክዕቀብ ይከኣል እዩ። እንተኾነ ግን እዚ መንገዲ ንሕጋዊ ዝኾነ ምዕባለታት ክፉት ኮይኑ ክቕጽል ኣለዎ ብምባል ሓደ መምርሒ ይህብ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብዚ ናይ እዚ ቅዋም ኣዋጅ እዚ ነቲ ናይ ተሓድሶ ውጥናት ኣበው እዚ ጉባኤ ኣብ መንጎቲ ኣቐዲሙ ዝነበረ ዓብዪ ሊጡርግያዊ ትውፊትን ምስቲ ናይ መጻእን ዘለዎ ሚዛን ኣጸቢቖም ስለ እተረድእዎ ትውፊትን ምዕብልናን መብዛሕትኡ ግዜ ብመሰረቱ ተጻረርቲ እዮም። ይኹን እምበር ብሓቂ ክልቲኡ ሓሳባት ተመላላ እዩ። ትውፊት ህያው ዝኾነ ክውንነት እዩ። ስለዚ ድማ ንባዕሉ መሰረታዊ ምዕባለ ናይ ቀጻልነት ዘካተተ እዩ። ስለዚ እዚ ፈለግ ናይ ትውፊት ነቲ ምንጩ ብባዕሉ ብምሓዝ ናብ ወፃኢ ገጹ ዝውሕዝ እዩ ከም ምባል እዩ ዝመስል። እቲ ዋዕላ ንሕጋውነት ናይ ዝምዕባለ እዚ ኣብ ሓቀኛ ትውፊት እተመስረተ ምዃኑ ይረጋግጽ።
አውሽት ሊቱርጊያ እቲ ብመለኮታዊ መንገዲ እተመስረተ ዘይቀያየር ባእታታት ካብቲ ምስ ውሽጣዊ ባህሪ ስርዓተ ኣምልኾ ዘይሰማማዕ ዝኾነ ይኹን ነገር እንተተተንኪፉ ወይ ከዓ ንዓዑ ዘይበቕዑ እንተኮይኖም ምስ ግዜ ክቕየሩ ዝኽእሉ ባእታታት ይፈልዮም እዩ። ምእመናን ኣብቲ መሰረት እምነት ክርስትና ዝኾነ ምስጢር ፋሲካ ፍረ ብዘለዎ መንገዲ ምእንቲ ክሳተፉ ኣብዝ ሓለፈ ዘመናት ከምዚ ዝኣመሰለ ለውጥታት ብቐጻሊ ተገይሩ እዩ። ስለዚ ስርዓተ ኣምልኾ ቤተ ክርስቲያን ኣብ ባህርያዊ ቅርፂ ነፍሲ ወከፍ መዋእል ተመስሪቱ ጽልዋ ክገብረሎምን ክልውጦምን ዝኸኣለ። ስለዚ ሊቱርግያ ንዘመናት ዝኣክል ንስብከተ ወንጌል ዝድርኽ ሓይሊ ኮይኑ ጸኒሑሎ። ሎሚ እዚ ሓይሊ እዚ ምስቲ ሓቅን ህያውን ዝኾነ ትውፊት ካቶሊካዊት ቤተ ክርስቲያን ብቐጻሊ ክሕደስ ኣለዎ። እዚ ማለት ከዓ ንኣመንቲ ናብ ምልኣት ሓቂ ንምእታው ተባሂሉ እተዳለወ ብገላጺ ዝኾነ መንገዲ ብምስምማዕ ክሕደስ ኣለዎ። ስለዚ እዞም ኣበው ዝካላይ ጉባኤ ቫቲካን ነዚ ተሓድሶ እዚ ንሰናይ ቤተ ክርስቲያን ብሓቅን ብርግጽነትን ዝሓተቱ። እዚ ኣብ ዝኾነሉ እዋን ድማ ዝኾነ ይኹን ተቐባልነት ዝረኸበ ሓድሽ ኣገባብ ብገለ መንገዲ ካብቲ ድሮ ዝነበረ ኣገባብ ብተፈጥሮኣዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ። ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣን ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊቱርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ፣ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳልዉ ተጸውዑ፣ ብፍላይ ከዓ እቶም ኣብ ስርዓተ ሊቱርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊቱርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ብ1963 እተኣወጀ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ብዛዕባ ስርዓተ ኣምልኾ ዘስተምህር ሰነድ ቅዱስ ጉባኤ ኣመልኪቶም ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣገዳስነት ስርዓተ ኣምልኾ ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካይድዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ ስርዓትን ምልክታትን ምሳሌታትን ሊቱርግያ ብምግላጽ ስርዓተ ኣምልኾ ደው ክንብልን ምስ ውሽጣዊ መንፈሳዊ ህይወትና ክንራኸብን ይሕግዘና ክብሉ ኣስተንተኑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ እነካይዶ ዘለና ትምህርተ ክርስቶስ ክንቅጽል ከሎና ንሓንሳ ደው ኢልና ብዛዕባ ገለ መሰረታዊ ባእታታት ቅዱስ ሊቱርግያ ማለት ብዛዕባ ስርዓታትን ምልክታትን ምሳሌታትን ከነስተንትን የድልየልና እዩ። ካልኣይ ጉባኤ ቫቲካን ኣብቲ ኣገዳሲ ዕዮ ብዛዕባ ምንቅስቓስ ስርዓተ ሊቱርግያ ተመርኩሱ ኣብ ሕልና እታ ቐዳመይቲ ቤተ ክርስቲያንን ኣብ ትምህርትታት ኣበው ቤተ ክርስቲያንን ህያው ዝነበረ ሓቂ እንደገና ክንረክብ ሓጊዝና እዩ። ስርዓታት ክርስቲያናዊ ሊቱርግያ ደጋዊ ሽፋን ናይ ቅዱሳት ምስጢራትን እኽብካብ ናይ ባሕውሪ ዝግበር ጽምብላትን ዘይኮነስ እቲ መለኮታዊ ውህበት ናባና ዝበጽሓሉ ናይ ቤተ ክርስቲያን መትረብ እዩ። በዚ ምኽንያት እዚ ካልኣይ ጉባኤ ቫቲካን ነቲ ኣብ ስርዓተ ኣምልኾ ብስርዓታትን ጸሎታትን ዝፍጸም ምስጢረ እምነት ክርድኦ ይዕድመና። ስርዓት ንሊቱርግያዊ ተግባራትን ብኣዋ ኣቢሉ ድማ ንህይወትና ቅርጺ ይህቦ። ብጐይታና ኢየሱስ ክርስቶስ ኣቢልና ድማ ንህላዊ ኣምላኽ ከነስተማቕሮ ዘኽእለና መንፈሳዊ ስምዒት ይፈጥረልና። እዚ ክኸውን ዝኸኣለ ብዛዕባ ሊቱርግያ ጓኖት ወይ ተዓዘብቲ ጥራይ እንተኮይንና ዘይኮነስ የግዳስ ንሕግታት ኣምላኽ ብተኣዛዝነት ብምልኣት ገዛ ርእስና ብኣካልናን ኣእምሮናን ልብናን ኣባኡ ምስ እንሳተፍ እዩ።
بزخمزي بتي قدوس زخونة سرعاتات نقال أملاخ بمسمع أمس غانان أملخون أبحونا تاو تساتفون كموون أبناي بيت خريستيان حبرتينا تفتئرنا بحاد أمنات حادنات بزلوو بزوح قصات التأكبنا قبائي مخواننا دما نفلتينا እዚ ስርዓት እዚ ብግቡእ ኣብ ተገልጸ ተኸታታሊ ኣካላዊ ምንቅስቓሳትን ጸሎትን ይጠቓልል እዚ ኸዓ ሓደ ሓደ ግዜ ምስቲ ናይ ውልቀ ሰባት ሃንደበታዊ ዝኾነ ዝንባሌና ዝጋጮ ክኸውን ይኽእል እዩ ርትዓዊ ኣተሓሳስባዊ ግን ኣብ ውሽጢ ሓደ ንቑፅ ዝኾነ መቓን ብምእታው ንሓርነት ንምቁፅጻር ኣይኮነን ብኣንጻር እኳ ደኣስ እቲ ስርዓት በተኣዝዩ ተራ ዝመስል ዜማታቱ ነቲ ህውከት ዝመልኦ ንጥፈታትና ብምቁራጽ ናብቲ ኣገዳሲ ነገር እዩ ዝመርሓና በዚ ከምዚ ብናይ ፈርያምነት ቀመር ዘይምራሕ ካልእ ስፍሓት ዘለዎ ተግባር ከምኡውን ካልእ ናይ ግዜን ቦታን ተመክሮ ንረክብ ኢና ኣብ ስርዓተ ኣምልኾ ሓደ ናጻ ዝኾነ ርትዓዊ ኣተሓሳስባ ኢና እንረክብ ንልቢ ዝሓድስ ዕርፍቲ ንረክብ ኣብ ቅድሜና መለኮታዊ ጸጋ ከም ዘሎና ድማ ኣፍልጦ ንህብ ኣብ ሓደ መንፈስ ቅዱስ ዝነብረሉ ውህደት ድማ ምንባር ንምሃር ሰዋስው ስርዓተ ኣምልኾ ምስቲ ንሊጡርግያ ዝግባእ ምልክታትን ምሳሌታትን እተተሓሓዘ እዩ ኣብ ካልኣይ ጉባኤ ቫቲካን ምቕዳስ ደቂ ሰባት ብህዋሳት ብዝረአ ትእምርትታት እዩ ዝግለጽ ምስ ነፍሲ ወከፍ እዚ ትእምርትታት እዚ ድማ ብዝሰማማዕ መንገዲ እዩ ዝፍጸም መዝገበ ሃይማኖት ካቶሊካዊት ቤተ ክርስቲያን ንዋጋ ዝምልክታት እዚ እውን ይምርምር ትርጉሙ ኣብ ዕዮ ፍጥረትን ኣብ ባህሊ ደቂ ሰባትን እተመስረተ እዩ እዚ ድማ ብፍጻሜታት ብሉይ ኪዳን እተገልጸን ምሉእ ብምሉእ ኣብ ሰብኣውነትን ዕዮ ክርስቶስን እተገልጸ እዩ ምልክት ማይ ምሳልያዊ እዩ ካብ መበቆል ፍጥረት ክሳብ ማይ ኣሂ ካብ ምስጋር ቀይሕ ባሕሪ ክሳብ ዮርዳኖስ ከምኡውን ክሳብ እቲ ካብ ጎኒ ክርስቶስ ዝውሕዝ ማይ እዚ ዅሉ ድማ ኣብ ሞቱን ትንሣኤኡን ምጥሓልና ዝሕብር ምስጢራዊ ምልክት እዩ ምልክትን ምሳሌን መብዛሕትኡ ግዜ ከም ተመሳሰልቲ ቃላት ጌርና ኢና እንጥቀመሎም ከም ሓቁ እኳ ደኣስ ሓደ ምልክት ንሓደ ሓሳብ ጥራይ ዘይኮነስ ንብምልወቲ ስርዓት ትርጉምን ስነ ምግባራዊ ስርዓታትን ከመልክት ምስ ዝኽእል ምሳሌያዊ ተግባር እዩ ዝተሓሓዝ በዚ ከምዚ ንኣብነት ቅዱስ ማይ ክነጽግ ንከሎና ብዛዕባ እቲ ኣብ ጥምቀት እተቐበልናዮ ውህበትን ብዛዕባ እቲ ኣብ ክርስቶስ ሓድሽ ህይወት ንምርካብ ዘለና ቈራጽነትን ከም ብሓድሽ ይለዓዓል ካልኣይ ምልክታት ብመሰረቱ ተግባራዊ እዩ ብቐዳምነት ሓደ ተግባር ከም ምዃኑ ገለ ቐሊልን ልሙድን ተግባራት ማለት ከም ምንብርካኽ ምልክት ሰላም ምልውዋጥ ወይ ከዓ ዝያዳ ጠለብ ዝሓትት ናይ ነፍሲ ወከፍ ቅዱሳት ምስጢራት ዝኣመሰለ መሰረታዊ ተግባራት እዩ ዘመልክት ልዕሊ ዅሉ ድማ ምሳሌታት ምስቲ ዘቕምዎ ቁሳዊ ባእታታትን ምስቶም ምስኡ ዝራኸቡ ሰባትን ብዝተሓሓዝ እዚ ኸዓ ናይ ዋኒን ስምዒት ዝፈጥር ንልብን ኣእምሮን ዝትንክፍ ከምኡውን ሓቀይና ናይ ቤተ ክርስቲያን ርክባት ከም ዝፍጠርን ይገብር ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ሃሰስኩ ለብወትኩም እትብል ሃዋርያዊ መልእኽቶም ነቲ ሮማኖ ጋርዲኒ ዝሃቦ መግለጺ ብምስምማዕ እቲ ቐዳማይ ዕላማ ናይ ሊጡርግያዊ ስነ መዕበያ ደቂ ሰባት ከም ዳግም ምሳሌ ክኾኑ ዘኽእሎም እዩ ክብሉ ገሊጾም ብስርዓተ ኣምልኾ ክንምሃርን ንጽባቐ ጽምብላትና ብተነቃፍነት ንምዕቃብን ብዘይሃውሪ ክንከናኸኖን ንገዛ ርእስና ድማ ናብ ሓቀይና መባእታ ምስጢራት ከነወፊ ክንፈቅድ ኣለና ተመክሮ ህያውን መንፈሳውን ሊጡርግያ ምስ ግቡእ ትምህርቲ መባእታ ምስጢራትን ትምህርተ ክርስቶስን እተሰነየ ክኸውን ኣብ ኵሎም ደቂ ሰባት ድማ ነቲ ምስ ኣምላኽ ንምርኻብ ክፉት ምዃን ዝብል ርትዓዊ ኣተሓሳስባ ምስጢረ ስጋዌ ንምልባስ ንምሉእ ሰብኣውነት ማለት ንመንፈስን ነፍስን ስጋን ብምስታፍ ጥራይ ክፍጸም ከም ዝኽእል ንምንቕቓሕ እቲ ዝበለጸ ምንጪ እዩ።

ክቡራትና ክቡራን ሰማዕትና ስለመከታተልኩም ነመስግን መደባትና በጀካ ብሬዲዮ በፌስቡክን በመርበብ ሐበሬታ ቫቲካን ኒውስ ክፍልትር አብልኩም ከተከታተሉ ከመጥተኸሉም ከሞ ወነናይ ኢሜል አድራሻና tigrino@spc.vva.mohano ንሕብር ሪቶኹም ኣይፈለይና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 7 ሰነክ 2026 ዓመተ ምሕረት መደብ ፈነወናር ሰሪካን ጳጳሳት ልምንበል 14 ክሳብ ዕለት 12 ሰነ ዘካይዶ ዘሎ ሃዋርያ ዑደት ናይ ዕለት 6 ሰነ ቀዳማይ መዓልቲ ውዕሎን ንዕለቱ ንባበ ወንጌል ምስ ኣስተንትኑ ቃል ኣምላኽ ብክቡር ኣባ ንጉሴ ፍስሓ ዘተኮረ ከም ዝኸውን ናይ ቅዱስ ኣቦና ናይ ዕለት 7 ሰነ ካልኣይ መዓልቲ ውዕሎ ሃዋርያዊ ዑደት ኣብ ስፓይና ኣብ ናይ ፅባሕ መደብና ከነቕርቦ ምዃንና ነዘኻኽር። ናይ ሎም ዕለት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎም መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዜና ብስፓይና ኣብ ዝገብሮ ጉዕዞ ንዘሰኒዎም ናይ ዝተፈላለዩ ማዕከናት ዜና ልኡካን ጋዜጠናታት ሰላምታ ድሕሪ ምቕራብ ኣብ ዝሃቦም መግለፂ ኣብ ዩክሬን ዘሎ ኩነታት ብዘተ ክፍታሕ ከም ዘለዎ ደጊሞም ብምርግጋፅ ንሊባኖስ ዘለዎም ቅርበት ብምግላፅ ብዛዕባ ግህሰትን መዓት ኩናትን ከም ዘስተንተኑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ነቶም ዘሰኒዎም ልዕሊ 80 ዝኾኑ ልኡካን ጋዜጠናታት ዝሃቦም መግለፂ ናይ ሰናይ ንጉህ ምንዮቶም ድሕሪ ማቅራብ ካብቶም ጋዜጠናታት ዝቀረበሎም ዝተፈላለዩ ሕቶታት መልሲ ከም ዝሃቡን ቀዳማይ ሕቶ ድማ ንጋንታ ኩዕሶ እግሪ ሪያል ማድሪድ ወይስ ንባርቸሎና ኢኹም እትድግፉን ዝብል ኮይኑ ቅዱስነቶም ፍሽኽ እናበሉ እዚ ቀሊል እዩ፣ ርእሰ ሊቃነ ጳጳሳት ንኩለን ጋንታታት እዮም ዝድግፉ፣ ግን ከም ሮበርት ፕሮቨስት ንሪያል ማድሪድ እዩ ዝድግፍ እንክብሉ ከም እተዋዘዩ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዝሃቦም መግለፂ እዚ ጉዕዞ እዚ ድሕሪ ነዊሕ እዋን ናይ መጀመርታ ምብፃሕ ርእሰ ሊቃነ ጳጳሳት ናብ ስፓይና ኮይኑ ብውልቀይ ድማ ነዚ ጉዕዞ ከካይድ ኣዝየ ሕጉስ እየ፣ ምስ ምእመና ንምርኻብ ዝዓለመ ሃዋርያዊ ምብፃሕ እዩ እንክብሉ ኣብሪሆም፣ እምነት ንምፅምባልን መልእኽቲ ኢየሱስ ክርስቶስ ንምእዋጅን ብተመሳሳሊ መገዲ ግን ንኩሉ ሰብ ንመላዕ ሕብረተሰብ ሰላምታ ንምቕራብ እዩ። ምክንያቱ ቤተ ክርስትያን ንኩሉ ዝምልከቶ መልእኽቲ ስለ ዘለዋ ከምቲ ኣነ ዝኣምኖ ኣብቲ ዕለት 25 ግንቦት ዝተሓትመ ጉሩም ሰብኣውነት ዓውደ መልእኽቲ ድማ ብንጹር ተገሊጹ ኣሎ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ብፍላይ ከዓ ኣብ መንእስያት ዝፅበይዎ ዘሎ ውዕውዕ ስምዒት ከም ዘስተውዓሉ ኣረጋጊፆም ብውዕውዕ ስምዒት ብዙሓት መንእስያት ክሳተፉ ምዃኖም ናይ እምነት ሓሲት ብሓባር ምክፋል ኣዝባህ ዘብል መልእኽቲ ከነመሓላልፍ ንኽእል ኢና ኢለ እየ ዝኣምን። ኣስዕባ ኣቢሎም እውን እዚ መልእኽቲ እዚ ናብ ማድሪድን ባርቸሎናን ደሴታት ካናሪን ዝመሓላለፍ እዩ። እምነት ንኽንነብርን ንነፍስ ወከፍ ሰብ ፍቕርን ልግስን ኣኽብሮትን ኣምላኽ ንኽንእውጅ ዝሕግዘና እዩ ከም ዝበሉ ዜና ቫቲካን ይሕብር። ካብቶም ዝቐረበሎም ሕቶታት ሓደ ኣብ ዩክሬን ዘሎ ግጭት ዝምልከት ኮይኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መገዲ ዘተን ሰላምን ብቆራፅነት ፅኑዕ ምዃናት ላይ እዩ እንክብሉ ደጊሞም የጉልሑ። ብዛዕባ እቲ ኣብ ውሽጢ ቤተ ክርስትያን ክፉት ዝኾነ ቁስሊ እውን እንከስተንትኑ ዕለት 5 ሰነ ምሸት ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ማቴዎ ብሩኒ ከም ዝገለጾ እታ ቤተ ክርስትያን ኣብ መንጎ ርእሰ ሊቃነ ጳጳሳትን ኣብ መንጎ እቶም ኣብ ስፓይና ኣባላት ውሉደ ክህነት ካብ ዝፈጽምዎ ማሕሰይቲ ዝደሓኑ ሰባትን ናይ ግሊ ርክብ ክካየድ እዩ ዝብል ዝሓቦም መግለፂ ኣማእኪሎም ድማ ቅዱስነቶም ነቲ ናይ ብሩን መግለፂ ምስ ኣረጋገጹ ሓሳቦም ናብ ሊባኖስ ብምቕናዓ ቅዱስቲ መንበር ንኩነታት እታ ሃገር ኣፀቢቓ ከም እትከታተሎን ምስቶም ኣብኡ ዘለዉ ሰበስልጣን ሃይማኖት ዘለዋ ቀጻሊ ርክብን ድሕሪ ምርግጋጽ ኣብ ልዕሊ ኢራን ዝፍፀም ዘሎ መጥካዕቲ ፍትሓዊ ውግእ ድዩ ዝብል ዘቕረበሎም ሕቶ ቅዱስነቶም ኣብ ዝሃቦም መልሲ እዚ ድሮ ንጹር ኮይኑ እዩ ዝስምዓኒ። ኣብ ኢራን ዝካየድ ዘሎ ኩናት ናይ ፍትሓዊ ኩናት መዐቀንታት የብሉን፣ ህልዮ ፍትሓዊ ኩናት ቅድሚ ዘመናት ዝጀመረ እዩ። ኣብቲ ግዜ እቲ ሎሚ ወዲ ሰብ ዘለዎ ኣፅዋርን ናይ ምጉዳእ ዓቕምን ክትግምቶ ኣብ ዘይከኣል እዋን እዩ ከም ዝበሉ ዜና ቫቲካን የመላኽት። ሓያሎ ኣብ ስፓይና ናይ ዝርከባ ገዳማት ባሕታውያን ንነፍሲ ወከፍ ኣብታ ጳጳሳዊት ነፋሪት ንቅዱስነቶም ዘሰኒዩ ጋዜጠናታት ነቲ ሓዋርያዊ ጉዕዞ ቅዱስነቶም ብጸሎትን ጸሎት መቁፀርያን ብመንፈሳዊ መገዲ ንምስናይ መሪፀን ኣለዋ። ነፍሲ ወከፍ ኣብዚ ጉዕዞ እዚ ንቅዱስነቶም ዘሰኒ عبال مراخب بزوحان دما كم هي ببتهم عبزو عزوزن تنعي كدسنتهم عدد عب مراخب بزوحان زك عالحو ناخدس الليو حدر بزتواحبهم قداماويانن قداماوياتن التسرح مقصرع كم التعدلن كدسنتهم نزخل عبقمت بمقتاو ازين سرح مراخب بزوحان مستي حبون عاي تلوت هيوات بتمسار زترنف قرهينا ملكت ايو نفس وكفهم ببناتهم مقدين وعزوتات تتكع قدس بيتروس زساني كوننت ايو انكبلو زحبوك ام مغلطي كم زازمون زي كم زيلون كلو مبصحر سالي كان باباسات نمحبار دما اب ملاس باينا اب زركب السبخاتات دول بيتا كريستيان كم تدول افليتو رسالي كان باباسات اليوم بالحصر تربعته اب مادريد نسبة سلطانين اب تحقر زركبون ايو صحا قرات لو كان منقستاتنا ابزو سمعون مدره اب امنتي امنت اب وانجيل المتببع اب سباينا كم زركبو قليتهم هاي منطاوي ناتسنت حلنا كحلو كم زلو يقلحو انا اب منقو خمزمة صعقو اب منقو امنتي وانجيل ازتحدث تأمان النت نمرققات المتببع عن نمسرات انكم اون اب منقو استفل علي بقتاتنا إذا حزبي زعمقة أركن متحب بارن نمفتار إيه انكبلو رسالي كان باباسات اليوم بالعصر تربعته نسبة سلطان أب سباينا نايوز أحقرات لو كان منقستات ألت شدست السنة أب مادريد أب زركب نقص أو بيت منقستي أب زسمعو مدارة إيو سباينا نحقراو حقن بزحاقوناوي متأسسارن أمون بموقانا أمسقينام زرما أب نتوفتهو فاينت نسلامن متحق قازن حزبتات ينس أبارا مع رما عريو دما حقركم زتن زيقنتاو محزنتن كتما عبل مزعي كتحسب بنكولا ناي دخاتهاتن من أسياتن الرآياتات أبقمت كتأتو رسام حدران حدنتن زبل حطوتات كتسمامع كوم اون أب أوروبا نقداي حدنت كتساقم نخلوت حيلتات بمقوام زيكونس نملا سبع وصدرابيت كم هي بمرأي انقبلو التبع بيعوم سباينا نخبصحو زقربت اللوم عدمن نأستاد كلتشع عمتات نوانجل أبستقبلت عباي حاجر بمرخابهم مسقانا أم قليتهم توفيت وترون نتناي مجمر تسبكة وانجل حاوسي دسيت إربيا مس سبكة حواريا يعقوب زت أساسر إيو انقبلو خمزة زخاخرو زينا فاتيكان أفليتو زمت سسار زي مستي ببعال بنتكوست زجمر حواريا وتلقوك اتصالن نتزلو نقحات نايتي كباب بيتا كريستيان زغلت بموخانو لعول تيولوجياوي أقدس النت كم زلو أستبهي لهم أب مانغو أمنة كريستنان إذا عماريت نزلوت انتو متأسسار نباحلهم بعمق أتزيق أراتسان أب زقوان زي كم سبع وصدرابيت بحبار كنغات مم أب زقبعنا بالدهوتات منج تصفان أنفتن زوك الموخان أون أمل كيتوم أب نفس وكف كتمان زوبان كم حقين أمل كعد حنا تزق أومو مسهرمت عامتن زي تفلالي كونتات هيواتن زي السامة مرعاتات هزباوي منفساونة أحسب مستي سنة بباون موزيكاون ورشاتات كومو اون بزوحات حونتن محبرات قبرسناين اب منغو يسوس كريستوسن هزبخومن نهيوات زفتوان زقلتان وعوع هزبي فرز الله وركب يمسكرو نزي امنات اب امنتن متببع ابزي ركب كم زبالو زينا فاتيكان يحبر قلدو سابونا اب مونغو استفلالي بعتاتات سباينا زعموقع اركن متحبابارن كالتبابعو كم زداليون عمل كيتم تاريخ سباينا تاريخ رقعتن معبالن زرقح ناي قجت مقلت زيكونس ناي مرخة ببحل يوبيلوم بزما دايزر ساليكان باباسات نقلدوس يوهانس زمسكالن نقلدوس دي تريزا زعافيلان زكيروم ملوكتاو ميستر زلووم فقري كم بزوت زراخ بموخان بمملكات طوم كاب سباينا زمزخل التقلدوسات سبات نحموش تزمانات هيوات بيتا كريستيان منفساو قعزو بزوحات كم زهب تومون كاب الدوبات سباينا وصائي اون رسالي كان باباسات بزعبا قدوس إغناطيو زلويولان كالوعوت قدوسانن قدوساتن سبايناويان انكستنتنو اتي بزسكعكح زي ميزانا وقجتن التناوز ازمسل زماننا كاب معاموق السلامن حدش مرداءن بزعبا السبن زي قحس كبرتو مسلطان بفقرقه اللو يجدر اللو قدس تريزا نزم مسرح زب مسلي وشتاو بيتا منقستي ايا التقلصو كاب كفلي ناب كفلي ناب وشتاو كفلي مالت ناب لبي ناب مقدس حقي مسيق قربوتا زسفح اعمرو يقفت بدهوتا تيسقر وطرات يتقف كالعوت بوتا او ميرقبو عالم كابيت يخوون እዚ ጉዳይ እዚ ናብ ገዛ ርእስኻ ምህዳሙ ወይ ኣብ ገዛ ርእስኻ ዕፁም ምዃኑ ዘይኮነስ ሓደ ሰብ ናብ ገዛ ርእሱ ምስተመልሰ ዝፍፀም ሱር ዝሰደደ ማኽፈቲ ፍፁም ዝተፈለየን ኩሉ ግዜ ሓድሽን እዩ ቢሎም እዚ ስፍሓት ሰብኣዊ ኣካል እዚ ሃይማኖታዊ ናፅነትን ናፅነት ሕልናን ክዕቀብ ኣለዎ ዝብል ምኽንያት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ሎሚ ርእሰ ሊቃነ ጳጳሳት ሊዮን ሓልሓል ተውልትውና ብምውላዕ ተፈታውነት ንምርካብ ዝድረኽ ፈተና ኣብ ክንዲ ዝንኪ ዝዓበየ ይመስል መግሓስ ክብሪ ደቂ ሰባት ድማ ይቕፅል ኣሎ እንክብሉ ጓሂኦም ገሊፆም ስለዚ እዩ ባህሊ ውሽጣውነትን ፅሩይ ናፅነት ዘማእከለ ትምህርትን ዘድልየና ስግረ ምትእስሳር የድልየና እዩ ይኹን እምበር ኣብዚ ፀልማት ለይቲ እውን እንተኾነ ንሓቂ እሙናት ዝኾኑ ሰብኡትን ኣንስትን ፍትሕን ሰላምን ኣብ ሕልናኦም ክሳዕ ዘተሓቋቑፉ ካብ ሓደ ክፍሊ ናብ ካልእ ክፍሊ ንክጓዓዙ ተደሪኾም እዮም በዚ ናፅነቶም እዚ ናፃ ምዃን እንታይ ማለት ምዃኑ ንመሃረ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ካቶሊካዊት ቤተ ክርስቲያን ኣብ ኣገልግሎት ፅምእ ልብሰብ ከም ዘላ ኣጉሊሖም ፀቕጢ ዘይኮነ ኣገልግሎት እዩ እንታይ ደኣ እቲ ብብዝሒ ሰማዕታትን ቅዱሳንን ዝተመስከረሉ ናይ ወንጌል ምስክር እዩ ሎሚ ቤተ ክርስቲያን ንነፍሳ ኣብ ኣገልግሎት መፃኢ ናይ ሓደ ዕርቅን ሰላምን ዝደሊ ህዝቢ ከተቐምጥ ድልውቲ እያ ንሓቂ ንምፍቃር ኩሉ ሰብ ነቲ ብዛዕባ ሕብረተሰብ ክውንነትካን ታሪክካን ዘኸፋፍልን ዝውልትውን ዛንታታት ገዲፎም ነቲ ሕልኽልኻት ብፍረ ዘለዎ ምርዳእ ኣቢልካ ዝለዓለ ናይ ስራሕ ግልፅነትን ስሉጥነትን ፅሬትን ንምርካብ ዘየድሊ ሕልኽልኻትን ሕንፍሽፍሽ ከወግድ ከም እተላበው ዜና ቫቲካን ኣፍሊጡ ኣብ ኣብያተ ትምህርቲ መናብርቲ ጥበብን ምርምርን ከምኡ ውን ኣብ ከባቢያዊ ማሕበረሰባትን በርገሳዊ ማሕበረሰባትን ከም መዕበይ ባይታ ተሳትፎን ባህሊ ሽምግልናን ዝግበር ወፍሪ ኣንፈት ምቕያር ክህሉ ኣተሓሳሲቦም ስፓይና ኣብ ሰላምን ስኒትን ኣበርክቶ ክትገብር ኣድላይ ምዃኑ ኣስተብኪሎም ኩላትና ብዙሕ ግዜ እቲ መብዛሕትኡ ግዜ ኣብ ኣፅዋርን መናርቕን ክንረኽቦ እንፅበዮ ድሕንነት ማሓባር ንቅድሚት ምስጓም ብምምሃር እዩ ዝርከብ ከም ዝበሉ ዜና ቫቲካን የመላኽት ናይ ስፓይና ታሪክ ስፓይና ንሰላምን ብዙሓ ጎናውነትን ኣጉራዊ ሕግን እተገብረ ተወፋይነት ዝምስክር እዩ ኣብ ሓውሲ ደሴት ኤቤርያ ህላዊ እስልምና ንነዊሕ እዋን ዝፀንሐ ፖለቲካዊ ባህላውን ሃይማኖታውን ክውንነት ምዃኑ ኣሚኖም እቲ ሃገር ኣብ መንጎ ሃይማኖታት ብሰላማዊ ሓባራዊ ህወትን ዘተን ንቅድሚት ክትስጉመ ኣተባቢዖም ስፓይና ንሰላምን ብዙሓ ጎናውነትን ዓለም ሓቆፍ ሕግን ንእትገብሮ ተወፋይነት ብምምስጋን እግዚኣብሄር ንስፓይና ይባርኽ እንክብሉ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ኣብ ከተማ ማድሪድ እስጳኛ ዝርከብ ሆራስ ተባሂሉ ዝፍለጥ ማሕበራዊ ውጥን ኣብ ዘካየድዎ ጉስነታዊ ምብፃሕ ኣብ ቀዳማይ ክፋል ናይቲ ሰሙን ዝወስድ ሓዋርያዊ ዑደቶም ናብ ባርሴሎናን ደሴታት ካናርን እውን ክበፅሑ እዮም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ቀዳም ዕለት 6 ሰነ 2026 ኣብ ቀዳመይቲ መዓልቲ ናይ ሃዋርያዊ ዑደቶም ናብ እስጳኛ ምስ ሰራሕተይናታትን ወለንተይናታትን ተገልገልትን ናይቲ ግዳም ሓደር ሰባትን ካልኦት ተኣፈፊ ኩነታት ዘለዎም ሰባትን ዝሕግዝ ብካሪታስ ዝመሓደር ማእከል በፂሖም ኣባኡ ግዜ ኣሕለፉ እዚ ኣብ ከተማ ማድሪድ ኣውራጃ ሉሴሮ ዝርከብ ማሕበራዊ ውጥን ነቶም መፅለሊ ዘይብሎም ሰባትን ማሕበራዊ መምርሕን ስነ ኣእምራዊ ደገፍን መሰረታዊ ኣገልግሎታትን ዘድልዮም ሰባት ን24 ሰዓታት ክፉት ኮይኑ ኣገልግሎት ዝህብ ዘሎ ተቋም እዩ ርእሰ ሊቃነ ጳጳሳት ምስ 40 ዝኾኑ ስንክልና ዘለዎም ሰባት ድሕሪ ምርኻብ ኣብቲ ማእከል ምስ በፅሑ ሊቀ ጳጳሳት ሰበኻ ማድሪድ ብፁእ ካርዲናል ሆሴ ኮቦን ኣመሓዳሪ ዚ ማሕበራዊ ውጥን እዝን ሃንጎፋ ኢሎም ተቐበልዎም ምስ ኣገልገልትን ሰራሕተይናታትን ናይቲ ተቋም እውን ኣራኸብዎም ርእሰ ሊቃነ ጳጳሳት ነቲ ናይ እንቋዕ ብድሓን መጻእኩም መደረታቶም ድሕሪ ምስማዕ ኒውዮርካ ዝስማ ካብ ኩባ ዝመጸት ሓንቲ ሰበይቲ ብዛዕባ እቲ ኣብዚ ተቕዋም እዚ ዝተገብረላ ደገፍ ዘቕረበቶ ምስክርነትን ሓደ መጻኢ ዝረኸበ ካብ ሰኔጋል ዝመጸ ካድሪ እውን ከምኡ ነቶም ማሕበራዊ ርክባት ቤተ ክርስቲያን ዝድግፉ ብዙሓት ሰባት እትውክል ወለንተይና ኣሊስያ ቦገና እውን ዘካፈለቶ ምስክርነት ሰምዑ ርእሰ ሊቃነ ጳጳሳት ብዛዕባ ዕዮ ዝማእከል ብምስትንታን ሓድነት ብጭቡጥ መንገዲ ዝንበረሉ ስፍራ ከም ምዃኑ ድማ ኣስፊሖም ገለጹ ኣብዛቤት እዚኣ ዋላ ሓደ ሰብ ተነጺሉ ኣይተርፍን እዩ ድማ በሉ። ናይ ነፍሲ ወከፍ ሰብ ሓጐስን ሓዘንን ኩሉ ሰብ ዝካፈለሉ ስፍራ እዩ። እቲ ኣብዚ ተቕዋም ዝካየድ ዘሎ ዕዮ ኣብነት እቲ ንገዛ ርእሱ ምስቶም መከራ ዝወርዶም ዘሎ ዝልለ ካብዚኣቶም ንዝነኣሰ ሓደ ሰናይ ነገር ዝገብር ዘበለ ንዓኡ ከም ዝገብረሉ ዝመሃረን ክርስቶስ ከም ምስዓብ ምዃኑ እውን ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ኣብ እዋን ዝርክቦም ዝቐረበ መዝሙር ብምጥቃስ እውን ኣብ ኩሉ ሕልምታት ብዛዕባኹ መሓስብ ወላ ሓደ እኳ ከንቱ ኣይተርፍን እዩ ዝብል ቃላትን ነቲ ዝሰምዕዎ ምስክርነትን ነቲ ኣብቲ ማዕከል ዝካየድ መዓልታዊ ዕዮን ኣሕፅር ኣቢሎም ከም እተገንዘብዎ እውን ገሊጾም። ርእሰ ሊቃነ ጳጳሳት ኣስዒቦም ከተማ ማድሪድ በቲ ኣብ እዋን በዓለ ልደት ኣብ መላእ እታ ከተማ ዝረአ ናይ ልደት ምርኢታት ኣጸቢቓ እትፍለጥ ምዃና እውን ገለጹ። ምስ በዓለ ልደት እተተሓሓዘ መብራህትን ድምፅን ፅምብላትን ኣብ ምሉእ ዓመት ሰባት ኣብ ግብረ ሰናይ ኣብ ዝርከብሉ ቦታታት ከም ዝደጋገሙ እውን ገለጹ። ብዛዕባ እቲ ማእከል ብምጥቃስ ከኣ ተራ ግን ከኣ ባህ ዘብል ፅምብል ልደት ክብሉ ገሊፆምዎ ይርከቡ። እዚ ምርኢት እዚ ድማ ነቶም ሓገዝ ንምርካብ ናብ ኣፍ ደገ እቲ ማእከል ንዝመፁ ሰባት ንኢየሱስ መዓልቲ መዓልቲ ወይ ቃል ንቓሉ ለይቲ ከይተረፈ ክፉት እዩ ብምባል ገለጽዎ። እቲ ነዚ ሃዋርያዊ ጉዕዞ ቅዱስነቶም እተመርፀ ቅዉም ሓሳብ ካብቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ዙርያኹም ጠምቱ ዝበሎ ቃላት እተወስደ እዩ። ርእሰ ሊቃነ ጳጳሳት ከኣ እዘን ቃላት እዚኣተን ንክርስትያን ምእመናን ብዛዕባ እቲ ንዓጺድ እተዳለወ ግራውቲ ከስተንትኑን ግብረ ሰናይ ምድንጓያት ኣየፍቅድን እዩ ንዝበሎ ዘዘኻኽርን ከም ዝዕድሞምን ገለጹ። እቲ ስርናይ ምስ በሰለ እንተዘይተዓጺዱ እቲ ምህርቲ ይጠፍእ ድማ በሉ። ኣስዕባ ኣቢሎም እውን ምስ ሓደ ተሸገረ ሰብ ዝግበር ነፍሲ ወከፍ ምርኻብ ንምፍቃርን ንምግልጋልን ፍሉይ ኣጋጣሚ ምዃኑ ገለጹ። ነቲ ናይ ግብረ ሰናይ ኣገልግሎት ኣብ ሂይወት ቤተ ክርስቲያን ዘለዎ ኣገዳስነት ዘንኪ ኣረኣእያ እውን ኣመልኪቶም ኣጠንቀቑ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ መደርኦም ብዛዕባ ኣገዳስነት ብሕታዊ ርክባት ኣስተንተኑ። ንትምህርትታት እቶም ዝሓለፉ በዓል ሰናይ ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምዝካር ሰባት ብሓቂ ኣብይ ዒንቲ እቶም ዝሕግዝዎም ክጥምቱን ንኽብሮም ኣፍልጦ ክህቡን እንተኾይኖም ሓደ ሕቶ ኣቕረብሎም። ምጽዋት ምስ ግብረ ሰናይ ሓደ ኣይኮነን ብምባል ንርእሰ ሊቃነ ጳጳሳት ፍራንቸስኮ ዳግም ጠቒሶም ነቲ ዘመሓላለፍዎ ኣገዳሲ ትምህርቲ ኣዘኻኽርዎም። እቶም ብሓቂ ዘፍቅሩ ሰባት ምጽዋት ካብ መሃብ ንላዕሊ እዮም ዝገብሩ። ይሰምዑ፣ ይሳተፉ፣ ንኣጸጋሚ ኩነታትን ምኽንያታቶምን ክርድኡን ክፈትሑን ድማ ይፍትኑ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ መደርኦም ነቶም ሰራሕተይናታትን ወለንተይናታትን ተገልገልትን እቲ ማእከል ናብ እኖና ቅድስቲ ድንግል ማርያም ብሕድሪ ኣወፈይዎም። መንፈስ ኣደነታ ንዕዮኦም ብቐጻሊ ከነቓቕሖ ድማ ጸልዮም። ኩሉ ሳዕ ከም ኣደ ምንጪ ምሕረት፣ ሕቑፊ ምሕረት፣ ሕቑፊ ተስፋ፣ ኣፍ ደገ ክብሪ ጌርና ክንርእየኪ መሃርና ቢሎም ድማ መደርኦም ዛዘሙ።
2: ካልኣይ ሰንበት ዘጰራቅሊጦስ ግንቦት 3 2018 ዓ.ም ናይ ሎሚ ቃል ወንጌል ካብ ወንጌል ዮሃንስ ካብ ምዕራፍ 16 ካብ ቁፅሪ 23 ክሳዕ መጨረሳ። ዝሓለፈ ሰንበት በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ ኣብዒልና። መንፈስ ቅዱስ ኣብ ልዕሊ ሓዋርያትን ማርያም ምስኦም ከላ ዝወረደላ ዕለት ቤተ ክርስቲያን ብፍሉይ ነቲ ክርስቶስ ዝሃባ ስልጣን ሒዛ ዝተመስረትሉ መንፈስ ቅዱስ ንቤተ ክርስቲያን ባዕሉ ከም ዝመርሓ ዝተረእየሉ ሎሚ እውን ንኩልና ብእምነት እንሓብር ንሓዲስ ጉዕዞ ሂወት ሒዝና ንመልእኽቲ ክርስቶስ ብመንፈስ ቅዱስ ተመርሒና ኣብ ኩሉ ክነብፅሕ ክንብገስ ዝዕድም ፍሉይ ዘመን ኢና ዘለና። ከምኡ እውን ወርሒ ግንቦት ንማርያም ዝተዋህበ ፍሉይ ወርሒ ናብ ማርያም ብፍሉይ ንጽልየሉ ንማርያም እንልምነሉ። ኣብ ሃገርና እውን ክብረ በዓላት ናይ ማርያም ብፍላይ ዝዝውተረሉ ብፍላይ ማርያም ዳዓሪት 21 ግንቦት ከምኡ እውን ካልኦት በዓላት ናይ ማርያም ንዝክረሉ በዓል ከም ምዃኑ መጠን እዚ ወርሒ እዚ ናይ ማርያም በዓል ተባሂሉ ይፅዋዕ እዩ እሞ እሞ ማርያም ከዓ ብፍላይ ምስጢርን መቐረትን መንፈስ ቅዱስ ኣብ ሂወታ ዝረኣየት ከም ምዃና መጠን ንኣና ከም ክርስትያን ኣብ ጉዕዞ ሂወትና መንፈስ ቅዱስ ክመርሓና እትመርሓና እትሕብረና ኣዲ ከም ምዃና ምስ ማርያም ንመንፈስ ቅዱስ ክንቅበል ክንሰናዶ ዘዘኻኽር ወርሒ እዩ። ኣብ ስርዓት ኣምልኾና ድሕሪ በዓል 50 ወይ ከዓ ጰራቅሊጦስ ጀሚሩ ክሳብ ሰነ 17 ዘሎ ዘመን ወይ ከዓ ግዜ ጰራቅሊጦስ ዘመነ ጰራቅሊጦስ ይበሃል። ቀዳማይ፣ ካልኣይ፣ ሳልሳይ፣ ራብዓይ፣ ሓምሻይ እናበልና ሓምሽተ ሰናብቲ ዝሓዘ እዩ። ኣብዘን ሰናብቲ ብዛዕባ ምውራድ መንፈስ ቅዱስ ኣብ ህይወት ቤተክርስትያን ዘለዎ ተራ፣ ከምኡ ትንሳኤን ዕርገትን ክርስቶስ ክነስተንትን እሞ ኣብ እምነትና ጸኒዕና ንሓድሽ ተልእኮ ክንጉዓዝ ዝሓትት እዋን ኢና ዘለና። ኣብ ልጡርግያ ቤተክርስትያን በብእዋኑ ብእምነት ክንዓቢ ምእንቲ ፍሉይ ዘመናት ተሰሪዕና ኣሎ። እዚ ኩሉ ንኣና ክጠቅም ፍሉይ ኣስተንትኖ ክንገብር እሞ ዝተሓደሰ ህይወት ክንሕዝኒ ማለት እዩ። ድሕሪ በዓል ጳራቅሊጦስ ዘሎ ግዜ ፍሉይ ነገራት ኣብ ህይወት ሃዋርያት ንርኢ። ቀዳማይ ብሓንሳብ ምዃን ሃዋርያት ኣብ ሓደ ልብን ቦታን ሓቢሮም ነበሮም። መንፈስ ቅዱስ ክወርዶም ብማርያም ኣደ ኢየሱስ ተማኪሎም ብሓባር ኣብ ሓደ ቦታ ኮይኖም ይጽልዩ ነይሮም። ብሓባር ክልተ ወይ ሰለስተ ኣብ ዘለዎ ኢየሱስ ኣብ ማእከሎም ኣሎ። ክንሓብር ክንሰማማዕ እንከለና ኣምላኽ ምሳና ኣሎ። ክንፈላለየ ክንረሓሓቅ እንከለና እነምፅኦ ምክንያት ብዘየገድስ ኣምላኽ ምሳና የለን። ሎሚ እውን በረኸት ኣምላኽ ክንቅበል ብሓባር ክንርከብ ዘፈላለየ ክገጥመና እንከሎ ኣብ ስምምዕ እምበር ኣብ ዝፈላለየ ከይነድህብ ምስትውዓል የድልየና። ካልኣይ ብሓባር ምፅላይ ዝፅሊ ንኣምላኽ ይፈልጦ ይብለና ቅዱስ ኣጎስጢኖስ። ሓደ ካብቲ መለለዪ ቀዳሞት ክርስትያን ብሓባር ምፅላይ እዩ። ምሸትን ንግሆን ይፅልዩ ነይሮም። ነዚ መሰረት ዝኾኖም ትምህርቲ ጎይትኦም ሃዋርያ ጳውሎስ ብኩሉ ጸሎትን ልመናን ኩሉ ሳዕ ብመንፈስ ጸልዩ ኤፌሶን 6:18 ከምኡ ውን ኣብ ቀዳማይ ተሰሎንቄ ምዕራፍ 5:17 ከይቋረፅኩም ጸልዩ ይብል። ጸሎት ከምቲ ኣብ መዝገብ ሃይማኖት ንምሃሮ ነፍስኻ ኣብ ኣምላኽ ምዕራግ ስለ ዝኾነ ኣምላኽ ምሳና ክህሉ እንከሎ ዘፀግም የብልናን። በዓሉ ክርስቶስ ከም ዝብለና ኣብ ወንጌል ማቴዎስ ምዕራፍ 7:7 ሎሙ ንክውሃበኩም እዩ፣ ድለዩ ክትረኽቡ ኢኹም፣ ማዕፅቆ ሕኩሑ ክረሓወኩም እዩ ይብለና። ሳለሳይ ፍርሒ ተቐንጢጡ መንፈስ ቅዱስ ምስ ተቐበሉ ኩሉ እቲ ፍርሖም ተቐንጢጡ ተባዓት ከምኡ ንኩሉ ብዓይኒ ኣምላኽ ክርእዩ ክኢሎም ተሓዲሶም ንዝነበሮም ፍርሒ ሓሊፎም ኣብ ደገ ወፂኦም ክሰብኩ ክምስክሩ ጀሚሮም። መንፈስ ቅዱስ ዝሓደሮ ሰብ ኣብኡ ሓቂ ስለ ዝርከብ ዝኾነ ፍርሒ የብሉን። ሰብ ፈራሕ ዝኸውን ሓቂ ከጉድል እንከሎ ጥራሕ እዩ። እምነትና ኣብ ሰብ ኣብ ገንዘብ ወይ እውን ኣብ ርእስና ክንገብር ከለና ፍርሓት ኢና። ኣምላኽ ክንሕዝ ከለና ግን ዘፍርሕ የብልናን። ሞት እውን ትምፃእ ምእንቲ ሓቅን ፍትሕን ክንመውድ ቅጭጭ ኣይብለናን እዩ። እዚ እዩ ኣብ ሂወት ብዙሓት ሰማዕታት ንርእዮ። ራብዓይ ንክርስቶስ ኣብ ኩሉ ክሰብክዎ ጀሚሮም። መንፈስ ቅዱስ ዝተቐበለ ሰብ ቀዳመይቲ ዝገብራ ስብከት እያ። እምነት ክርስቶስ ኣብ ኩሉ ክበፅሕ ብቓል ብግብሪ ክስበኽ ኣለዎ። በዕሉ ክርስቶስ ከምቲ ኣቦ ንኣይ ዝለኣኸኒ ኣነ እውን ከምኡ እልእኸኩም ኣለኹ ዮሃንስ 20:14 ዝበሎ ሎሚ ንሕና እውን ንኣምላኽ ክንለኣኽ ፈቓደኛታት ንኹን። መልእኽቲ ኣምላኽ ክነብፅሕ ከሎና ጥራሕ እዩ ነገራት ክቕየር ዝኽእል። እሞ ሎሚ መልእኽቲ መን እየ ዘብፅሕ ዘለኹ ኢልና ህይወትና ንርአ። ሓመሻይ ኣብ ልዕሊ ኩሎም መንፈስ ቅዱስ ወሪዱ። ንኣምሳል ልሳን ሓዊ ኣብ ልዕሊ ኩሎም መንፈስ ቅዱስ ክወርድ ተራእዩ። ንሕና ምስጢራት ቤተ ክርስትያን ክንቅበል ከለና መንፈስ ቅዱስ ኣብ ልዕሊ ልና እውን ይወርድ። መንፈስ ቅዱስ ዝተቐበለ ጸጋ ኣምላኽ ምስኡ ስለ ዘሎ ኣብ ጽቡቕ ግብሪ እዩ ዝወፍር። ሎሚ እውን መንፈስ ቅዱስ ክወርደና ልብና ኣንጽሕና ንቀበሎ። ማሓደሩ ዝኾነ ልብና ካብ ዝኾነ ሓጢኣት ነጽሑ ንኣምላኽ ክቕበል ነሰናድዎ። ሻድሻይ ብኻልእ ቋንቋታት ክዛረቡ ጀሚሮም። ኣብ ዘመነ ባቢሎን ቋንቋታት ዘየሰማምዕ እዩ ነይሩ። ኣብ መዓልቲ ጳራቅሊጦስ ግን ብሓደ ቋንቋ ኩሎም ክረዳድኡ ጀሚሮም። እዚ ከዓ መንፈስ ቅዱስ ንኩሉ ከም ዝቕይር ዝሕብር እዩ። ኣምላኽ ንሓደ ነገር መጋበሪ ክገብሮ ዝዓግቶ ሓይሊ የለን። ንኣይን ንኣኹምን እውን መጋበሪ ድሕነት ክገብረና ድላዩ እዩ። ስለዚ ልብና ከፊትና ክለኣኸካ ድላይካ ክፍፅም ስንዱእ እየ ንበሎ። ሻብዓይ ካብ መጀመርያ ክርስቶስ ንቤተ ክርስትያኑ መራሕትን ተመራሕትን ዘለዋ ገይሩ ሰሪዕዋ። ቅዱስ ጴጥሮስ ርእሱ ኩሎም ሃርያት ኮይኑ ቃል ኣምላኽ ኣስሚዑ። ኣብተን ቀዳሞት ዘመናት ኮነ ድሕሪኡ ኣብ ዝቐጸለ ቤተ ክርስትያን መንበረ ጴጥሮስ ብዝሓዙ ትምራሕ። እዚ ከዓ ባዕሉ ክርስቶስ ዝሰርዖ እዩ። ካብቲ ክርስቶስ ዝሰርዖ ካልእ ኣገባብ ክነልብስ ናትና ሓላፍነት ኣይኮነን። ናይ እቲ ርእሰ ቤተ ክርስትያን ዝኾነ ክርስቶስ ጥራሕ እዩ። ስለዚ ንመንበረ ጴጥሮስ ሒዙ ዘሎ ክንእዘዞ ክንሰምዖ ትሕዛት ኢና። ዮሐንስ ወንጌላዊ ግብረ ክርስቶስ ክንገብር ይነግራና ዘመነ ጳራቅሊጦስ ነቲ ክርስቶስ ዝገብሮ ዝሰብኮ ዝነበረ ክንገብር ዘዘኻኽር እዩ። ክርስቶስ ኣብ ኩሉ ክኣቱ ብፍላይ ኣብ ልቢ ብዙሓት ኣትዩ ንሓቅን ሰላምን ተቐቢሎም ኣብ ንስሓ ክኣቱ እንሕግዞም ንሕና ኢና። ነዚ ብምሉእ ክንለብሶ ብስም ክርስቶስ ንሰማያዊ ኣቦና ክንልምኖ ከለና። ምክንያቱ ባዕሉ ብስመይ ዝለመንኩምዎ ዘበሎ ኩሉ ክግበረልኩም እዩ ይብለና። ዘኽታማት ኮንኩም ኣይክትርፉን ኣይክሓግኩን እየ ይብልና እዩ። ዝኽትምና ከቢድ እዩ። ምክንያቱ ፍቕሪ ወላዲ ስለ ዝጎድለና። ናይ ክርስቶስ ምፍላይ ግን ንሓዲስ ህላውየ ኣብ መንጎና ዝዕድም እዩ። ከምቲ ንሓዋርያቱ በብእዋኑ ዘሰኒዮም ዝነበረ ሎሚ እውን ኣብ መንጎና ኣሎ። ብኣካል እንውክሎ ህሉ ንገብሮ ንሕና ኢና። ኣባና ፍቕርን ሕውነትን ክንርአን ከሎ ህያው ንገብሮ። እዚ እዩ እቲ ክርስቶስ ሎሚ ክንገብሮ ዝላበወና። እቲ ብሰመይ ዝሰዶ መፀናንዒ መንፈስ ቅዱስ ንሱ ኩሉ ክምህረኩም ነቲ ኣነ ዝነገርኩኹም ዝበለ እውን ክዘኻኽረኩም እዩ እናበለ ምስኡ ዝህልወና ሓዲስ ርክብ ነጊርና። ተምሃሮ መንፈስ ቅዱስ ኮይና ክንርከብ ምስኡ ሓድነት ክህልወና ብኡ ክንምራሕ ፈቓደኛታት ክንከውን ኣለና። እሞ ሎሚ ሂወተይ መን እዩ ዝመርሖ ዘሎ ኢልና መራሒና ክነለሊ ይግባእ። ሓደ ካብቲ ፀገም ኣርዚእቲ ክርስቶስ ዝነበረ ኣለሊኻ ዘይምኽኣል እዩ ነይሩ። ሎሚ እውን ንግብርን መልእኽትን ኣምላኽ ኣለልዮም ዘይክእሉ ብዙሓት ኣብ መንጎና ኣለው። ዓይንና ከለልን ክርእን ንመንፈስ ቅዱስ ከብርሃልና ንለመኖ። ኦ መንፈስ ቅዱስ ኣምላኽና ኣብ መንጎና ሕደር። ንኣኻን ንሕዋትና ንርኢና ክንክእል ኣዒንቲ ልቦናና ክፈተልና ክንለኣኸካ ልብና ክንንፅሕ ኣብ ሰላምን ፍቕርን ክንምለስ ሓግዘና ንበሎ። ኦ ማርያም ኣዴና ማሕደር መንፈስ ቅዱስ ዝኾንኪ ንመድሓኒና ክርስቶስ ዝወለድክልና ንሕና እውን ማሕደሩ ክንከውን ሂወትና ቀይርና ኣብ ኩሉ ሓቂ ሰላም ፍቕሪ ክነንግስ ክንነብር ለምንልና ንበልና። ኣባ ንጉሴ ፍስሓ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅብሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك إيسوس كريستوس لوليتور إيسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 7 ሰነ 2026 ዓመተ ምሕረት መደብ ፈነወናር ሰሪካን ጳጳሳት ልዩ መበል 14 ክሳብ ዕለት 12 ሰነ ዘካይዱ ዘሎ ሃዋርያዊ ዑደት ናይ ዕለት 6 ሰነ ቀዳማይ መዓልቲ ውዕሎን ንዕለቱ ንባበ ወንጌል ምስ ኣስተንትኑ ቃል ኣምላኽ ብክቡር ኣባ ንጉሴ ፍስሐ ዘተኮረ ከም ዝኸውን ናይ ቅዱስ ኣቦና ናይ ዕለት 7 ሰነ ካልኣይ መዓልቲ ውዕሎ ሃዋርያዊ ዑደት ኣብ ስፓይና ኣብ ናይ ፅባሕ መደብና ከነቕርቦ ምዃንና ነዘኻኽር። ናይ ሎም ዕለት መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎም መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዜና ብስፓይና ኣብ ዝገብሮ ጉዕዞ ንዘሰኒዎም ናይ ዝተፈላለዩ ማዕከናት ዜና ልኡካን ጋዜጠናታት ሰላምታ ድሕሪ ምቕራብ ኣብ ዝሃቦም መግለፂ ኣብ ዩክሬን ዘሎ ኩነታት ብዘተ ክፍታሕ ከም ዘለዎ ደጊሞም ብምርግጋፅ ንሊባኖስ ዘለዎም ቅርበት ብምግላፅ ብዛዕባ ግህሰትን መዓት ኩናትን ከም ዘስተንተኑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ነቶም ዘሰኒዎም ልዕሊ 80 ዝኾኑ ልኡካን ጋዜጠናታት ዝሃቦም መግለፂ ናይ ሰናይ ንጉሆም ምንዮቶም ድሕሪ መቕራብ ካብቶም ጋዜጠናታት ዝቐረበሎም ዝተፈላለዩ ሕቶታት መልሲ ከም ዝሃቡን ቀዳማይ ሕቶ ድማ ንጋንታ ኩዕሶ እግሪ ሪያል ማድሪድ ወይስ ንባርቸሎና ኢኹም እትድግፉን ዝብል ኮይኑ ቅዱስነቶም ፍሽኽ እናበሉ እዚ ቀሊል እዩ፣ ርእሰ ሊቃነ ጳጳሳት ንኹለን ጋንታታት እዮም ዝድግፉ፣ ግን ከም ሮበርት ፕሮቨስት ንሪያል ማድሪድ እዩ ዝድግፍ እንክብሉ ከም እተዋዘዩ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዝሃቦም መግለፂ እዚ ጉዕዞ እዚ ድሕሪ ነዊሕ እዋን ናይ መጀመርታ ምብፃሕ ርእሰ ሊቃነ ጳጳሳት ናብ ስፓይና ኮይኑ ብውልቀይ ድማ ነዚ ጉዕዞ ከካይድ ኣዝይ ሕጉስ እየ፣ ምስ ምእመና ንምርኻብ ዝዓለመ ሃርያም ምብፃሕ እዩ እንክብሉ ኣብሪሆም፣ እምነት ንምፅምባልን መልእኽቲ ኢየሱስ ክርስቶስ ንምእዋጅን ብተመሳሳሊ መገዲ ግን ንኩሉ ሰብ ንመላእ ሕብረተሰብ ሰላምታ ንምቕራብ እዩ። ምክንያቱ ቤተ ክርስትያን ንኩሉ ዝምልከቶ መልእኽቲ ስለ ዘለዋ ከምቲ ኣነ ዝኣምኖ ኣብቲ ዕለት 25 ግንቦት ዝተሓትመ ጉሩም ሰብኣውነት ዓውዲ መልእኽቲ ድማ ብንጹር ተገሊጹ ኣሎ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ብፍላይ ከዓ ኣብ መንእስያት ዝፅበይዎ ዘሎ ውዕውዕ ስምዒት ከም ዘስተውዓሉ ኣረጋጊፆም ብውዕውዕ ስምዒት ብዙሓት መንእስያት ክሳተፉ ምዃኖም ናይ እምነት ሓሲት ብሓባር ምክፋል ኣዚባህ ዘብል መልእኽቲ ከነመሓላልፍ ንኽእል ኢና ኢለ እየ ዝኣምን። ኣስዕባ ኣቢሎም እውን እዚ መልእኽቲ እዚ ናብ ማድሪድን ባርቸሎናን ደሴታት ካናሪን ዝመሓላለፍ እዩ። እምነት ንኽንነብርን ንነፍሲ ወከፍ ሰብ ፍቕርን ልግስን ኣኽብሮትን ኣምላኽ ንኽንእውጅ ዝሕግዘና እዩ ከም ዝበሉ ዜና ቫቲካን ይሕብር። ካብቶም ዝቐረበሎም ሕቶታት ሓደ ኣብ ዩክሬን ዘሎ ግጭት ዝምልከት ኮይኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መገዲ ዘተን ሰላምን ብቆራፅነት ፅኑዕ ምዃና ድላይ እዩ እንክብሉ ደጊሞም የጉልሑ። ብዛዕባ እቲ ኣብ ውሽጢ ቤተ ክርስትያን ክፉት ዝኾነ ቁስሊ እውን እንከስተንትኑ ዕለት 5 ሰነ ምሸት ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ማቴዎ ብሩኒ ከም ዝገለጾ እታ ቤተ ክርስትያን ኣብ መንጎ ርእሰ ሊቃነ ጳጳሳትን ኣብ መንጎ እቶም ኣብ ስፓይና ኣባላት ውሉደ ክህነት ካብ ዝፈጽሞዎ ማሰይቲ ዝደሓኑ ሰባትን ናይ ግሊ ርክብ ክካየድ እዩ ዝብል ዝሃቦም መግለፂ ኣማእኪሎም ድማ ቅዱስነቶም ነቲ ናይ ብሩን መግለፂ ምስ ኣረጋገፁ ሓሳቦም ናብ ሊባኖስ ብምቕናዓ ቅዱስቲ መንበር ንኩነታት እታ ሃገር ኣፀቢቓ ከም እትከታተሎን ምስቶም ኣብኡ ዘለዉ ሰበ ስልጣን ሃይማኖት ዘለዋ ቀጻሊ ርክብን ድሕሪ ምርግጋፅ ኣብ ልዕሊ ኢራን ዝፍፀም ዘሎ መጥቃዕቲ ፍትሓዊ ውግእ ድዩ ዝብል ዘቕረበሎም ሕቶ ቅዱስነቶም ኣብ ዝሃቦም መልሲ እዚ ድሮ ንጹር ኮይኑ እዩ ዝስምዓኒ። ኣብ ኢራን ዝካየድ ዘሎ ኩናት ናይ ፍትሓዊ ኩናት መዐቀንታት የብሉን፣ ህልዮ ፍትሓዊ ኩናት ቅድሚ ዘመናት ዝጀመረ እዩ። ኣብቲ ግዜ እቲ ሎሚ ወዲ ሰብ ዘለዎ ኣፅዋርን ናይ ምጉዳእ ዓቕምን ክትግምቶ ኣብ ዘይከኣል እዋን እዩ ከም ዝበሉ ዜና ቫቲካን የመላኽት። ሓያሎ ኣብ ስፓይና ናይ ዝርከባ ገዳማት ባሕታውያን ንነፍሲ ወከፋብታ ጳጳሳዊት ነፋሪት ንቅዱስነቶም ዘሰኒ ጋዜጠናታት ነቲ ሓዋርያዊ ጉዕዞ ቅዱስነቶም ብጸሎትን ጸሎት መቁፀርያን ብመንፈሳዊ መገዲ ንምስናይ መሪፀን ኣለዋ።
نفس وكف أبزيك عزوزين قدسنتهم زساني أبال مراخب بزوحان دما كم هي ببتهم أبزيك عزوزين تنعي قدسنتهم عدد أب مراخب بزوحان زك آلحو ناخدس الليو حدر بزتواحبهم قداماويان قداماويات التسرح مقصرع كم التعدلن قدسنتهم نزخل أب قمت بمقتاو زين سرح مراخب بزوحان مستي حبون عاي تلوت هيوات بتمثال زترنف قرهينا ملكت إيو نفس وكفهم ببناتهم مقدين وعزوتات تتكع قدس بيتروس زساني كوننت ايو انكبلو زحبو كجتو مقلتي كم زازمون زي كم زيلون كلو مبسحر ساليكان باباسات نمحبار دما اب ملا سباينا اب زركب السبخاتات دول بيتا كريستيان كم تدول افليتو رساليكان باباسات اليوم بالعصر تربعته اب مادريد نسبة سلطانين اب تحقر زركبون ايو صح حقرات لو كان منقستاتنا ابزا سمعو مدره اب امنتي امنت اب وانجل المتببع اب سباينا كم زركبو قليتهم هاي منطاوي ناتنت حلنا كحلو كم زلوو يقلحو انا اب منقو خمزمة ساقو اب منقو امنتين وانجل ازتحدثت اماننت نمرققات المتببع نمسرات انكم اوون اب منقو استفلالي باقتاتات نايزة حزبي زعموقة عرقن متحببارن نمفتار إيا انكبلو رسالي كان باباسات اليوم بالعصر تربعته نسبة سلطانن أب سباينا نايوزا حقرات لو كان منقستاتن على شدست السنة أب مادريد أب زركب نقصاو بيت منقستي أب زسمعو مدارة إيو سباينا نهقراو حقن بزحاقوناوي متأسسارن أمون بموقانا أمسقينام زدما أب نتوفتهو فاينت نسلامن متحققازن حزبتات ينس أبار معرة معريو دما حقركم زتن زيقنتاو محزنتن كتماعبل مزاي كتحسبن كلا ناي دخاتهاتن من أسياتن الرآياتات أبقمت كتأتو رسام حدران حدنتن زبلو حطوتات كتسامامع كومؤون أب أوروبان وقداي حدنت كتساقم نغالوت حيلتات بمقوام زيكونس نملا أصب أو صدرابيت كم هياب بمرأي انقبلو التبابي عام سباينان خبصحو زقربت اللوم عدمن نأستاد كلتشع عمدات نوانجل أبستقبلت عباي حاجر بمرخابهم

ስድራቤት በሐባር ከንገጥመም አብዝግባአና በደሆታት ምንጭ ተስፋን አንፈትን ዝውክል መዃን ኦን አመልኪቶም አብ ነፍስ ወከፍ ከተማን ዞባን ከመሐቀና መልካ ድህነት ዝቆሙ ምስርመት አመትን ዝተፈላለይ ኩነታት ህይወትን ዝሳማማ መርአያታት ህዝባዊ መንፈሳውነት አሐስብ ምስቲ ስነ ጥበባውን ሙዚቃውን ውርሻታት ከመ ኦን ብዙሓት ሕውነትን ማሕበራት ግብረሰናይን ኣብ መንጎ ኢየሱስ ክርስቶስን ህዝብኹምን ንህይወት ዝፈትዋን ዝገልፃን ውዕውዕ ህዝቢ ፍረ ዘለዎ ርክብ ይምስክሩ ነዚ እምነት ኣብ ኣመንቲ ንምትብባዕ ኣብዚ ርከብ ከም ዝበሉ ዜና ቫቲካን ይሕብር። ቅዱስ ኣቦና ኣብ መንጎ ዝተፈላለዩ ባእታታት ስፓይና ዝዓመቐ ዕርቅን ምትሕብባርን ከተባብዑ ከም ዝደልዩ እውን ኣመልኪቶም ታሪክ ስፓይና ታሪክ ርግኣትን ምዕባልን ዝዝርጋሕ ናይ ግጭት መግለፂ ዘይኮነስ ናይ ምረኸብ ባህሊ እዩ ቢሎም በዚ መዳይዝር ሰሊካነ ጳጳሳት ንቅዱስ ዮሃንስ ዘመስቀልን ንቅድስቲ ተሬዛ ዘኣቪላን ዘኪሮም ንመለኮታዊ ምስጢር ዘለዎም ፍቅሪ ከም ብፆት ዘራኽቦም ምዃኑ ብምምልካት እቶም ካብ ስፓይና ዝመፁ ክልተ ቅዱሳት ሰባት ንሓሙሽተ ዘመናት ህይወት ቤተ ክርስቲያንን መንፈሳዊ ጉዕዞ ብዙሓት ከም ዘህብቶምን ካብ ዶባት ስፓይና ወፃኢ እውን ርእሰ ሊቃነ ጳጳሳት ብዛዕባ ቅዱስ ኢግናትዮ ዘሎዮላን ካልኦት ቅዱሳንን ቅዱሳትን ስፓይናውያን እንከስተንትኑ እቲ ብዘስካዕክሕ ዘይሚዛናዊ ግጭትን እተናወፀ ዝመስል ዘመንና ካብ ማዓሙቕ ሰላምን ሓድሽ ምርዳእን ብዛዕባ ሰብን ዘይገሓስ ክብረቱን ስልጣነ ፍቕሪ ክህሉ ይጭድር ኣሎ። ቅድስቲ ተሬዛ ነዚ መስርሕ እዚ ብምስሊ ውሽጣዊ ቤተ መንግስቲ እያ እትገልጾ ካብ ክፍሊ ናብ ክፍሊ ናብ ውሽጣዊ ክፍሊ ማለት ናብ ልቢ ናብ መቅደስ ሓቂ ምስግጋር ቦታ ዝሰፍሕ ኣእምሮ ይኸፍት ብድሆታት ይሰግር ውጥረት ይጠፍእ ካልኦት ቦታ ኦም ይረኽቡ ዓለም ካብ ቤት ይኸውን። እዚ ጉዳይ እዚ ናብ ገዛእ ርእስኻ ምህዳም ወይ ኣብ ገዛእ ርእስኻ ዕፁም ምዃኑ ዘይኮነስ ሓደ ሰብ ናብ ገዛእ ርእሱ ምስተመልሰ ዝፍፀም ሱር ዝሰደደ ማኽፈቲ ፍፁም ዝተፈለየን ኩሉ ግዜ ሓድሽን እዩ ቢሎም እዚ ስፍሓት ሰብኣዊ ኣካል እዚ ሃይማኖታዊ ናፅነትን ናፅነት ሕልናን ክዕቀብ ኣለዎ ዝብል ምኽንያት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ሎሚ ርእሰ ሊቃነ ጳጳሳት ልዮን ሓልሓል ታውልትውና ብምውላዕ ተፈታውን ነት ንምርካብ ዝድረኽ ፈተና ኣብ ክንዲ ዝንኪ ዝዓበየ ይመስል መግሓስ ክብሪ ደቂ ሰባት ድማ ይቕፅል ኣሎ እንክብሉ ጓሂኦም ገሊፆም ስለዚ እዩ ባህሊ ውሽጣውነትን ፅሩይና ፅነት ዘማእከለ ትምህርትን ዘድልየና ስግረ ምትእስሳር የድልየና እዩ። ይኹን እምበር ኣብዚ ፀልማት ለይቲ ዚ እውን እንተኾነ ንሓቂ እሙናት ዝኾኑ ሰብኡትን ኣንስትን ፍትሕን ሰላምን ኣብ ሕልናኦም ክሳዕ ዘተሓቋቑፉ ካብ ሓደ ክፍሊ ኣብ ካልእ ክፍሊ ንክጓዓዙ ተደሪኾም እዮም። በዚ ናፅነቶም እዚ ናፃ ምዃን እንታይ ማለት ምዃኑ ንመሃረ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ካቶሊካዊት ቤተ ክርስቲያን ኣብ ኣገልግሎት ፅምእ ልብሰብ ከም ዘላ ኣጉሊሖም ፅቕጢ ዘይኮነ ኣገልግሎት እዩ። እንታይ ደኣ እቲ ብብዝሒ ሰማዕታትን ቅዱሳንን ዝተመስከረሉ ናይ ወንጌል ምስክር እዩ። ሎሚ ቤተ ክርስቲያን ንነብሳ ኣብ ኣገልግሎት መፃኢ ናይ ሓደ ዕርቅን ሰላምን ዝደሊ ህዝቢ ከተቐምጥ ድልውቲ እያ። ንሓቂ ንምፍቃር ኩሉ ሰብ ነቲ ብዛዕባ ሕብረተሰብ ክውንነትካን ታሪክካን ዘኸፋፍልን ዝውልትውን ዛንታታት ገዲፎም ነቲ ሕልኽልኻት ብፍረ ዘለዎ ምርዳእ ኣቢልካ ዝለዓለ ናይ ስራሕ ግልፅነትን ስሉጥነትን ፅሬትን ንምርካብ ዘየድሊ ሕልኽልኻትን ሕንፍሽፍሽ ከወግድ ከም እተላበው ዜና ቫቲካን ኣፍሊጡ። ኣብ ኣብያተ ትምህርቲ መናብርቲ ጥበብን ምርምርን ከምኡውን ኣብ ከባቢያዊ ማሕበረሰባትን በርገሳዊ ማሕበረሰባትን ከም መዕበይ ባይታ ተሳትፎን ባህሊ ሽምግልናን ዝግበር ወፍሪ ኣንፈት ምቕያር ክህሉ ኣተሓሳሲቦም ስፓይና ኣብ ሰላምን ስኒትን ኣበርክቶ ክትገብር ኣድላይ ምዃኑ ኣስተብኪሎም ኩላትና ብዙሕ ግዜ እቲ መብዛሕትኡ ግዜ ኣብ ኣፅዋርን መናደቅን ክንረኽቦ እንፅበዮ ድሕንነት ብሓባር ንቅድሚት ምስጓም ብምምሃር እዩ ዝርከብ ከም ዝበሉ ዜና ቫቲካን የመላኽት። ናይ ስፓይና ታሪክ ስፓይናን ሰላምን ብዙሓ ጎናውነትን ኣጉራዊ ሕግን እተገብረ ተወፋይነት ዝምስክር እዩ። ኣብ ሓውሲ ደሴት ኤቤርያ ህላዊ እስልምና ንነዊሕ እዋን ዝፀንሐ ፖለቲካዊ ባህላውን ሃይማኖታውን ክውንነት ምዃኑ ኣሚኖም እታ ሃገር ኣብ መንጎ ሃይማኖታት ብሰላማዊ ሓባራዊ ህይወትን ዘተን ንቅድሚት ክትስጉመ ኣተባቢዖም ስፓይና ንሰላምን